0: ምን ያህል ውን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ ዓመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ ዓመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን ዓመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር ዓመት። አንበሳ ባንክ እንጀምረው።
1: እንኳን አደረሰሽ እናት ዓለም ውዴ የመኖሪያ ዋታ።
2: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ፣ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት ያሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558012 የሃሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
0: እስኪ ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት አረ ፍጥነት። እንደዛ ስለቃስ እቃዎች እንዳይበላሽ።
3: አባ እማ ወዴት ልንሄድ ነው?
4: እንዴ ጎረቤቴ ወዴት ነው?
0: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡም? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ ባልቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይብጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
5: መግዛት መሸጥና ማከራየት እንዲህ ቀላል እንዴ?
6: አሁን ሁሉንም በእጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994411111 ላይ ይደውሉ።
7: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
8: ብስራት ስፖርት ኤፍኤም 101.1

0: በመተባበር
1: ሰላም ጤና ይስጥልን እንደምን አደራችሁ ክቡራትና ክቡራን አድማጮቻችን ይህ ብስራት ስፖርት ነው የለተ እሁድ ፕሮግራማችን ተጀምሯል እስከ 4 ሰዓት ድረስ ይቆያል የፕሮግራሙ ዋና አዘጋጅ መንሱር አብዱል ቀኒ የፕሮግራም መሪ እኔም ዘላለም ሙላቱ እስከ ፕሮግራማችን ፍጻሜ አብረናችሁ እንቆያለን እናንተም ረፍት ቀናችሁ አብራችሁ ከብስራት ስፖርት ጋር ጥሩ ቆይታ አድርጉ
2: ቺና ቢሲኒያ ከየትኛውም ሀገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ሪሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዎች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ። ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት።
1: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ፣ አመራረቱም ከእጅ ንክኪና ከኬሚካል የጸዳ፣ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል፣ በጾምም ሆነ በፍስክ ጊዜ ሊበላ የሚችል፣ በደቃቅና በአንኳር በማንኛውም ቦታ የሚገኝ፣ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ፣ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ፣ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ
2: ንጽህናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ክሊዮፓትራ ሳሙና ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና። ክሊዮፓትራ ሳሙና ከጠቢባን ንጽህና ውበት፣ ውበትም ንጽህና ነው። ክሊዮፓትራ ሳሙና ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ለዩነታችን ዋስትናችን ዲጂታል ቁም
0: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ አገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር
2: ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሱንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል።
1: የቤቱን ድካም ለማቅለል፣ ጊዜውን ለመቆጠብና ምርታማነቱን ለመጨመር እነሆ ምርጥ መላ ከጊዮን ጋዝ። ለመኖሪያ ቤቶች የጋዝ ሲሊንደር ባለ 3፣ 6 እና 12 ኪሎ ግራም ሙሉ ዕቃ ሽያጭ፣ እንዲሁም ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ታንከር አቅርቦት፣ የመስመር ዝርጋታና የጋዝ አቅርቦት በተመጣጣኝ ዋጋ ያቀርባል። ንጹህ የኃይል አቅርቦት ፈጣንና ከፍተኛ ጉልበት አስተማማኝ ልኬትና ደህንነት መለያችን ነው። ምርቶቻችን በጎተራ ከወሎ ሰፈር ወደ ቄራ በሚወስዱ መንገድ ከወንጌላዊት ሕንፃ ፊት ለፊት ወይም አጎና ያሬድ ቤተ ክርስቲያን አጠገብ ምስራቅ ምግብ ማቀነባበሪያ ግቢ ውስጥ በሳሊተ ምረት በቤተ ክርስቲያኗ የገበያ ማዕከል በሀያት 49 ሳይት 1 ኮንዶሚኒየም ከመቄዶንያ 500 ሜትር አለፍ ብሎ በጀሙ 1 ኪሩ አካባቢ ማርኪዩዝ አካዳሚ ፊት ለፊት ያለው ኮንዶሚኒየም ብሎክ 117 በገላን ከሴንቸሪ ጀነራል ትሬዲንግ ፒኤልሲ 50 ሜትር ገባ ብሎ ባለው ኮንዶሚኒየም ብሎክ 129 እና በቦሌ ቡልቡላ እኒህ ሪል ስቴት አጠገብ ወይንም ወደ ቱሉ ዲምቱ በሚወስደው መንገድ መስቀለኛ በስተግራ 10 ሜትር ገባ ብሎ ባለው ኮንዶሚኒየም ብሎክ 127 እንዲሁም በተለያዩ የጊዮን ጋዝ ማከፋፈያዎችና ሱፐርማርኬቶች ያገኛሉ። ሲሊንደሮቻችን ቀለማቸው ቀይ፣ ጂጂሲ ጊዮን ጋዝ በሚል በቢጫ ፕላስቲክ የታሸጉና ኪሎአቸው አስተማማኝና የደህንነትና የፍተሻ መስፈርቶችን ያሟሉ ናቸው። ቀዩ ሲሊንደር ጂጂሲ በሚል ቢጫ ፕላስቲክ ካልታሸገ ኪሎው ጎዶሎ የፍተሻ መስፈርቱንም ያላሟላ ነውና ይጠንቀቁ። ሆቴሎች፣ ድርጅቶችና ፋብሪካዎች ምርታማነቱን ለመጨመር ብቃታቸው በተረጋገጠ ባለሙያዎች የሲሊንደርና ታንከር አቅርቦትና ዝርጋታ አገልግሎታችን ተጠቃሚ እንዲሆኑ እንጋብዛለን። ለበለጠ መረጃ በነፃ የስልክ መስመር 6317 ላይ ይደውሉ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። ጊዮን ጋዝ።
2: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሱን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር።

ዘላለም ሙላቱን አመሰግናለሁ ለአጋሮቻችን መልእክቶች። ጠና ያስጥልኝ እንደምን አደራችሁ ዴ ስፖርት ቤተሰቦች። አርሰናል ባልተገመተ ደካማ ብቃት ተበልጦ ተሸነፈ። ከረጅም ጊዜ በኋላ ለገጠመው የሶስት ጎል ሽንፈት ምክንያቱ ምንድነው? የመጀመሪያው ፕሮግራማችን በዚህ ጨዋታ ላይ ልዩ ትኩረት ያደርጋል። ፉልሃም በሰንጠረዡ መጨረሻ ቢሆንም የዛሬውን ጨዋታ ለማይክል ካሪክ ቀጣይ ጉዞ ተጽዕኖ አለው ተብሎ ሊነገርለት የሚገባ ነው። የካሪክ ዩናይትድ ግን ምነካው ዘንድሮ እንደ አምና ሊሆን አልቻለም። እስቲ ጠቅለል አድርገን ደካማ ጎኑ እንመልከትና ዛሬ በሰንጠረዡ መጨረሻ ላይ የሚገኘው ክለብ በሜዳው ያስተናግደዋል። ለማን ዩናይትድ ከተጋጣሚው አንጻር ሳይሆን ከሁኔታው አንጻር ከባድ ጨዋታ ነው፣ በተለይ ለአሰልጣኙ ካሪክ። ምክንያቱም ከፊት ለፊታችን ኢንተርናሽናል ብሬክ ስላለ እነዚህን ተከታታይ ሽንፈቶች እንደገና በሌላ ሽንፈት ደርቦ ደግሞ ወደ እረፍት መሄድ የሚመከር አይደለም። ለአሰልጣኙም ቀጣይ ለእጣ ፈንታውም በጎ አስተዋጽኦ ይኖሯል ተብሎ አይታሰብም። በዚህ ሰዓት ካሪክ ከማንቸስተር ዩናይትድ ይሰናበታል የሚል የጸና አቋም የለም። በክለቡ አመራሮች በኩልም አሰልጣኝ የመቀየር ሀሳብ በዚህ ሰዓት የለም። ነገር ግን ችግር ችግርን፣ ሽንፈት ሽንፈትን እየደራረበ ከሄደ ወደ ሙሉ ቀውስነት ከተሸጋገረ ከዚህ በፊት እንደተደረገው መደረጉ አይቀርም። ግን ምን ሆነ ዩናይትድ? በካሪክ ስር አምና የታየው ሲያ ሁሉ መነቃቃት ወዴት ገባ? ሁለተኛ የፕሮግራማችን ክፍል እዚህ ላይ ትኩረት ያደርጋል። ሶስተኛው ወደ ሊቨርፑል ዞር ይላል። ዛሬ አንዶኒ ኢራኦላ ወደ ቀድሞ ክለባቸው ስታዲየም ቫይታሊቲ ይሄዳሉ። በቦርንመዝ ሳሉ ተጫዋቾቻቸው ከተራራ ጋር እስከ መጋጨት ይታዘዙላቸው ነበር። ሩጡ፣ ይሮጣሉ፣ ፕሬስ አድርጉ፣ ይሮጣሉ፣ ፕሬስ ያደርጋሉ። ኢንቴንሲቲ የቦርንመዝ የኢራኦላ ቡድን መለያ ነው። እነዚያ ተጫዋቾች ግን ሩቁን የሚያስቡ ናቸው። ወደ ትልቅ ክለብ ለመሻገር ራሳቸውን ለማሳየት አሰልጣኛቸው የውጤት መስመር ነው ባላቸው መንገድ ሁሉ ሊሄዱ፣ ብዙ ሊሮጡ፣ ሊታዘዙ ዝግጁ ነበሩ። ይሄ ታይቷል። እነ አንቷን ሴሜኒ ወደ ማንቸስተር ሲቲ የተሻገሩት በዚህ ብቃታቸው ፍንትው ብለው ስለወጡ ነው። በሊቨርፑል ግን የሚያዟቸው ተጫዋቾች የቦርንመዝን አይነት ወጣቶች ወይም ደግሞ ወደ ትልቅ ክለብ እንደገና ለመሻገር ሊቨርፑልን እንደ ድልድይነት የሚጠቀሙ አይደሉም። ከመቶ ሚሊዮን ፓውንድ በላይ የተከፈለባቸው በርከት ያሉ ተጫዋቾች ሁሉ ያሉበት ስብስብ ነው ይሄ። 80፣ 90፣ 100፣ 110 ከዚያም በላይ እና በሊቨርፑል ተጫዋቾች የአሰልጣኙን ይህንን ስልት ሙሉ ለሙሉ ለመተግበር ዝግጁ ናቸው ወይ? እስካሁን ባየናቸው ጨዋታዎች የተመለከትናቸው ማስረጃዎች ምን ያሳያሉ? ፍሎሪያን ቪርትስ የአንፊልድን አስተያየት ለምን ለሁለት ከፈለ? ፕሮግራማችን ሶስተኛ ክፍል ዛሬ በቦርንመዝና ሊቨርፑል መካከል በቫይታሊቲ የሚከናወነውን ጨዋታ ተንተርሶ ይሄንን ጥያቄ እነዚህን ሀሳቦች ያነሳል። አብራችሁኝ ስላላችሁ ምስጋና የላቅ ያለ ነው። በዚህ እሁድ ማለዳ የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ነኝ። ቴክኒሻናችን ተረኛው ደግሞ ኤፍሬም ተክሉ እስከ አራት ሰዓት ድረስ አብሮኝ በቴክኒኩ በኩል እያገዘኝ ይሄዳል። እናንተም በአስተያየቶቻችሁ በእነዚህ ጥያቄዎች ላይ አስተያየት እንድትሰጡ እንዲሁም በፌስቡክ ገጻችን ላይም መድረክ ከፍቻለሁ። እዛ ላይ አስተያየቶቻችሁን ጻፉ። በድምፅም የደረሱ መልእክቶች አሉ። እንዲሁም በዚህ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በኮሜንት ሴክሽኑ ስርም አስተያየቶችን እየጻፋችሁ ስላላችሁ ከልብ አመሰግናለሁ። ሰዓቱን ልጠቀም ግን ሶስት ሰፋፊ ርዕሶች ስላሉኝ ውድ አድማጮች በቀጥታ ወደ ዋናው ጉዳይ ልግባ። ብራይተን ከሻምፒዮኖቹ አቅም በላይ ሲሆን የሆነ የሽንፈት ሰርፕራይዝ አልገጠመውም። ትላንት አርሰናል ድንገት የሆነ ሽንፈት ነው ትላንት በአሜሪካን ኤክስፕረስ አሜክስ ስቴዲየም የገጠመው። በአርሰናል ወገን የጠበቅነው ጥንካሬ ሁሉ የበላይነት ሁሉ ተወስዶ ተሰብስቦ ለብራይተን የተሰጠ ይመስላል። ድንገተኛ በፐርፎርማንስ አይደለም ሲገልስ ትላንትና ያሳዩት። ከሰሞኑ ተከታታይ ጨዋታዎቻቸው ብቃት አንጻር ይሄ የሚጠበቅ ቢሆንም ግን አርሰናልን በዚህ ልክ 3-0 ግን ያሸንፋሉ ተብሎ በማንም አልተገመተም። ምን ነካው አርሰናል? የብራይተኖችስ ልባምነት፣ መንፈሰ ጠንካራነት እንዴት የመድፈኞቹን ላንቃ ዘጋ? እንመልከተው እስቲ።

ልደት በተከበረበት ውሃ ሰማያዊና ነጭ ቀለማት ስቴዲየሙን በሞሉበት ሞቅ ያለ ድባብ በደቡባዊ የባህር ጠረፍ ከተማይቱ ክለብ ስቴዲየም በታየበት ትላንት ሻምፒዮኖቹ እንዳልነበሩ ሆኑ። ከተጠበቀው በታቸው ነው። የብራይተኖች የበላይነት በታየበት ጨዋታ 3-0 ተሸንፈው ወጡ። 1-0 ለመገመት ይከብደኛል እንኳን 3-0። ምክንያታዊ በሆኑ መነሻዎች ይህንን ጨዋታ ኤክስፔክት ካደረግን ከጨዋታው በፊት ቅድመ ጨዋታ የብራይተንን ፕሬሲንግ አስቸጋሪነት ሰሞኑን ካየናቸው ጨዋታዎች እና ከአሰልጣኙ ፋቢየን ሃርዝለር አስተሳሰብ አንጻር የሚጠበቅ ነው። ግን አርሰናል እኮ በአይነት በአይነቱ ከትንሹም ከትልቁም ከመሐከለኛውም ፕሬስ ከሚያደርገውም በሚድ ብሎክ ከሚጫወተውም በሎ ብሎክም ከሚገጥመውም ከሁሉም ጋር ተጫውቶ የወቅቱ የእንግሊዝ ትልቁ ኃያሉ ቡድን መሆኑን ሲያሳይ ቆይቷል እና ወደ አሜክስ መጥቶም እንደዚህ ይረታል ብለን አልጠበቅንም። 125ኛ ልደታቸውን ሲያከብሩ ኦኬዥኑ ጥሩ ሆነላቸው ለብራይተኖች። ያው ክለብ አረጃ ይባል ማለት አንጋፋነት በፉትቦል ክለብ ታሪክ አረጋዊነት አይደለም፣ የድልብ ታሪክ ባለቤትነትን ነው የሚያሳየው። ይልቅስ ብራይተን አላረጀም፣ ወጣት ነው። በተለይ ቡድኑ የ33 ዓመት ወጣት አሰልጣኝ አለው፣ ፋቢየን ሃርዝለር የተባሉ ወጣት ትንታግ ተጫዋቾችም አሉት በስብስብ ውስጥ። የዛን ያህል ደግሞ የእድሜውን ሚዛን ለማስተካከል እንደ ወይፈኑን ከበሬው ለመጥመድ ደግሞ አንጋፋ ተጫዋቾችም አሉ፣ ወጣ ብለው ወደ ቦሩሲያ ዶርትሙንድ ተመልሰው ደግሞ የመጡ እንደ ግሮስ የመሳሰሉ። ግን በይበልጥ ስለ ብራይተን ስናወራ ስለ አንጋፎቹ ሳይሆን ወደ አእምሯችን የሚመጣው ወጣት ተጫዋቾቹ ለቀጣይ ለትልቅ ጉዟቸው ከወዲሁ የሚጎለብቱበት ብቃታቸውን ማክሲማይዝ የሚያደርጉበት ቤት ተደርጎ ይወሰዳል ብራይተን። እንደ ሉካ ቩስኩኖቪች የ19 ዓመቱ ክሮሺያዊ የመሃል ተከላካይ፣ እንደ ማሊክ ያልኮዬ የአሴክ ሜሞሳስ የኮትዲቯሩ አካዳሚ ስመጥር አካዳሚ ውጤት የሆነው የ20 ዓመቱ አይቮሪ ኮስታዊ በስቱርም ግራዝ እና በስዋንሲ ሲቲ በውሰት በብራይተን ባለሙያዎች ክትትል ስር ቆይቶ አሁን የመጣው ማለት ነው። ትላንት እንኳን እሱ ቋሚ አልነበረም፣ ተቀይሮ ነው የገባው። ግን የትላንቱ ጨዋታ የቻራላምፖስ ኮስቲላስ ነበር ማለት ይቻላል። የ19 ዓመቱ ግሪካዊ የቀድሞ የኦሊምፒያኮስ ተጫዋች የቀድሞ የግሪክ ኢንተርናሽናል አታናሲዮስ ኮስቱላስ ልጅ። እነዚህ ወጣቶች የሚመሩት በወጣቱ ሃርዝለር ነው። በ31 ዓመቱ ሴንት ፖሊን ከጀርመን ሁለተኛ ዲቪዥን ወደ ቡንደስሊጋው ያሳደገ ያኔ ይህንን በወጣትነት ዕድሜው ሲያሳካ እውቅናን ያገኘ በጁን 2024 ብራይተንን ሲረከብ 32 ዓመት እንኳን ያልሞላው ቶኒ ብሉም የሚባሉት የብራይተን ባለራእይ ባለቤት እንዴት የ31 ዓመት ልጅ እንቀጥራለን በሚል ጥያቄ ገብቷቸው ነበር። መጀመሪያ ከስፖርቲንግ ዳይሬክተሮቻቸው ለቅጥር በእጩነት በቀረበበት በዚያ ጆብ ኢንተርቪው ላይ በዚያ ቃለ ምልልስ ታዲያ ስለ እድሜው ጉዳይ አነሱና እንዴት ነው ግን ይህን እንደዚህ አይነትን ስብስብ አንተ እንዴት አድርገህ ማኔጅ ታደርጋለህ? ልምድ አይጎልህም ወይ? እድሜ እኮ ገና ለጋ ነው። የመጫወቻ እድሜ ነው 31 ዓመት። አስቡት የሚባለው እንዴ ግብ ጠባቂው 33 ዓመቱ አይደል ወይ? እሱማ በእድሜ ከሆነማ በቃ ለምን እሱን ያጫውቱታል አላቸው። እና ተጫዋቾቹን በስም እየጠቀሰ እንደ ብዙሃኑ የዘመኑ አሰልጣኞች የቅጥር ቃለ ምልልስ ስለ ቡድኑ ደካማ ጎን ዘርዝሮ ነገራቸው፣ መፍትሄውን አቀረበ። ብሉም አመኑበት። ትላንትና በጨዋታው ላይ በሰማያዊው በክለቡ ቀለም በተሰራ ሙሉ ልብስ የዘነጡቱ
ትሪቡን አካባቢ ደ በተደጋጋሚ ሲታዩ የነበሩት ሰው ማለት እና ሪስክ ወሰዱ። የ31 ዓመት አሰልጣኝ ለፕሪሚየር ሊግ ክለብ ቀጠሩ። ያ አሁን 33 ማል ሞላው እኮ ገና ሰነ 34 35 ማል ሞላ ይቀርት 33 ዓመት በጣም ያንግ ነው። በዚህ ላይ ደግሞ ከባዱ ስራ በብራይተን ዘንድሮ ምርጥ ቡድን አቀርበው የሚፋለም የሚያሸንፍ ታታሪ ቡድን በተስፈኛ ተጫዋቾች የተሞላ ካቀረቡ የብራይተን አሰልጣኞች ለሚቀጥለው ሲዝን ማለት ለከርሞ እነዛን ተጫዋቾች ላይ ያገኙዋቸው ይችላሉ ይሸጣሉ። ቁልፍ ተጫዋቾችን ሸጦ ካዝናውን ማደለብ የብራይተን የቢዝነስ ሞዴል ግን በፕሪሚየር ሊግ ላይ ደግሞ ተቆናጥጦ መቆየት ያስፈልጋል። በዚህ ሂደት ሽግግሩ ደግሞ አንሸራቶ እንዳይጥለው አሰልጣኞቹ ከባድ ኃላፊነት አለባቸው። ኦልሞስት በየአመቱ አዲስ ቡድን የመስራት በየሁለት አመቱ አዲስ ቡድን የመስራት ግዴታው መግባት አለባቸው። እንደዚህ ያለው የቤት ስራ ለአንጋፎቹ እንኳን ከባድ ነው እንኳን ለወጣቱ አሰልጣኝ ሃርዝለር ይቀርና። ግን ሰውየው ግን በዚህ እድሜው ከርሱ ከመጠበቀው በላይ ፈተናዎችን ሁሉ እየተወጣ ነው። አንድ ጊዜ መንገራገጭ ይገጥመዋል። ልክ ነው ባለፈው የውድድር ዘመን በሊቨርፑል ስከተሸነፉበት አይ ቲንክ ጥሎ ማለፍ ላይ መሰለኝ በሊቨርፑል ስከተሸነፉበት ጨዋታ ድረስ በተከታታይ በርከት ያሉ ግጥሚያዎችን ተሸንፎ ችግር ውስጥ ገብቶ ነበር። ከዛ በኋላ ግን ደግና አንሰራርቶ ከአምስት ጨዋታ መሰለኝ በተከታታይ አራቱን አሸንፎ ያው ስምንተኛ ለመጨረስ ቻለ። አሁን በብራይተን ለአውሮፓ እለፍ ቻምፒየንስ ሊግ ካላለፍክ ዩሮፓ ሊግ ካላለፍክ የሚባል ግዴታ የለም። በፕሪሚየር ሊጉ ላይ በዚሁ ሞዴል ከቀጠሉ ለነርሱ ስኬት ነው። ይኸው እንግዲህ የፕሪሚየር ሊጉ ቤተኛ ክለብ ሆኖ ቀጥሏል። አሰልጣኞች ይቀያይራሉ። ይሄንን ፕሮጀክት ይሄንን ሞዴል ደግሞ ሁልጊዜም ገቢራዊ ለማድረግ በስኬታማነቱ ሊሰሩ የሚችሉ አሰልጣኞችን በመመልመል ብራይተኖች የታደሉ ናቸው። ይሳካላቸዋል። እነ ሮቤርቶ ዲዘርቢም በዚሁ አልፈዋል። ያው የዲዘርቢም የመልቀቁ ምክንያት ይሄ ሞዴል ለኔ አይሆንም የሚል ምክንያቱም 20ዎቹ አጋማሽና 20ዎቹ መጨረሻ አካባቢ ተጫዋቾችን መግዛት አለብን ቡድኑን ለወቅታዊ ውጤታማነት ቅድሚያ ሰጥተን መገንባት አለብን በሚል የነ ብሉም ደግሞ እኛ ትንሽ ነን እንደዚህ እየሸጥን ስካውት እያረግን እየመለመለን ሪክሩትመንት ስርዓታችን በዚህ ውጤታማነት መቀጠል አለብን በሚል ነው። ያው እንግዲህ ለአስቸኳይ ውጤት የሚተጋ ክለብ ፍለጋ ሲወጡ ነው እንግዲህ ቶተንሃምን ያገኙት። ያው ማርሴይ ቶተንሃም አሁን የቶተንሃም አሰልጣኝ ሆነው እንግዲህ ትላንትና ቶተንሃም ሆትስፐር 2 ጎል አስቆጥሯል። በሊጉ ላይ ስካውንድ ለመጀመሪያ ጊዜ በሊጉ ላይ ጎል ማስቆጠር ይችላል። ግን ትላንትም ተሸንፏል በሜዳው ሳቸው አልሆነላቸው። እዚህ እንግዲህ ሃርዝለር ግን እንደዚህ ያለ አስገራሚ ፕሮጀክትን እንደዚህ ያለ አስገራሚ የቢዝነስ ሞዴልን ውጤታማነቱ ነው የሚያስገርመው። ሐሳቡ ሳይሆን በመጀመሪያ የዋናውን ቡድን ይሄንን የቤት ስራ በአግባቡ እየተወጡ እንደሆነ ይሆን እንግዲህ በዚህ ሲዝን ደግሞ በአጀማመራቸው በደንብ ያሳዩ ነው። ካርሎስ ባሌባን በ70 ሚሊዮን ፓውንድ ሸጠ ብራይተን ለማን ዩናይትድ። ያን ፖል ቫን ሃኬን ለቶተንሃም 52 ሚሊዮን ሸጠ። በርከት ያሉ ሽያጮች እኮ አሉ። በአጠቃላይ 33 ተጫዋቾች ናቸው ገባ ወጣ ያሉት አሁን በቅርቡ በተዘጋው የዝውውር መስኮት እና ወደ 365 ሚሊዮን ፓውንድ ዋጋ ያላቸው ሲሸጡም ሲገዙ በድምሩ ካየ ነው። ሁል ጊዜ እንደዚህ በቃ ገባ ወጣ የሚበዛበት ክለብ የተረጋጋ ቡድን ይዞ 3 4 5 ዓመት የሚቀጥል ፕሮጀክት አይደለም ብራይተን። በየጊዜው ተጫዋቾችን እየሸጠ አዳዲስ ተጫዋቾችን እየተካ ይመጣል። ለምሳሌ የቅድም የተጠቀስኳቸው ወጣት ተጫዋቾች አንዱ የወቅቱ ምርጥ ብቃት ላይ የሚገኙት አሁን ያልኮይ ለስቱርም ግራዝ እና ለስዋንሲ ሲቲ በውሰት ተሰጥቶ ነው እዛ ጎልብቶ እንደገና ሲከታተሉት ቆይተው የመለሱት። ያሲን አያሪን ይሁ እድሜ 22 ነው የስዊድናዊ በኮቬንትሪ ሲቲ እና በብላክበርን ሮቨርስ እንዲሁ በውሰት ተሰጥቶ አሁን ለብራይተን ዋናው ቡድን በቃ ይመጥናል
መጫወት ይችላል ሲባል ነው የመጣው። ብዙ ሽያጮችን እና ብዙ ደግሞ አነሳነስ ያሉ ግዢዎችን ሲፈጽም ቆይቷል ብራይተን። ዘንድሮ እንዲያውም የራሱን ሪከርድ ሰብሯል የግዢ እኮ። ያን ፖል ቫን ሃኬን በ52 ሚሊዮን ፓውንድ ለቶተናም ሸጠና ከዛው ከቶተናም ደግሞ በ46 ሚሊዮን ፓውንድ ደግሞ የቶተናም ማን ነው ሳሊባን የመሰለ ተከላካይ እሱን የመሰለ ተከላካይ አጣ የተባለለትን ማን ነው ቡስኮቪችን አስፈረመ 46 ሚሊዮን

0: the shadows for this scary Madrid side. While players like Jude, Rodrigo, and Vinny came in with big price tags, someone who easily tops all these signings coming in at only $4 million from Penarol. A world-class player who silently sneaked into Madrid's best 11. Federico Valverde.
1: ይህ የታታሪው ራጓይ ማድሪዲስታ በድል የደመቀ በጽና ዘላለማዊ ነጩ ቤት ሕያው ፍቅር ያሸበረቀ በጽና የሕይወት ፈተና ከፍታውን ያገኘ የፌዴሪኮ ሳንቲያጎ ቫልቬርዴ ዴፒታ ከጋላክቲኮዎቹ መሃል እንደ ወርቅ በሳት ተፈትኖም የጋላክቲኮዎቹ የልብ ምት የሆነው ጋላክቲኮ አስደናቂ ኳስ ሕይወት ነው። የፌዴ ዩራጓዊው ቢሮጥ የማይደክመው የሮኬቱ ጌታ የሚሳይሉ ባለቤት ታታሪው ማድሪዲስታ የማስተሩ ቶኒ ክሩስ አልጋውራሽ ያለቃ ፔሬዝ የሶስተኛው ዘመን የበርናባዮ ጋላክቲኮ መሪው ኮኮብ ፍሬዴሪኮ ቫልቬርዴ ኤል ሃልኮን ትሪቡን የኮኮቦች ገጽ ኤፍሬም የማነ ነኝ።
2: انا الكبرياء انا الريال اي اي اي

0: 1961 ጥር ወር እንደ አውሮፓውያን አቆጣጠር ሲያይን ጨምሮ የምዕራብ ቅኝ ገዢዎች ሴራ ከሆዳሚ ሀገሩ ዜጎች ጋር ተባብሮ አፍሪካ ከፈጠረቻቸው ውድ የሰብአዊ መብት ታጋይ ልጆች አንዱ ፓትሪስ ሉሙምባ ተገደለ። የማይፈራ የቤልጅየምን የቅኝ ገዢ አሞራዎችን ዝርፊያ በድፍረት የሚያጋልጥ የህዝብ ልጅ ለራሷ ብቻ ሳይሆን በሀብቷ ለሌላውም ዓለም ሁሉ የምትተርፍ በዚህ ሀብቷም አንድ ቀን በሰላም እንዳታድር ለተፈረደባት ሀገሩ በጎዳናዎች በስብሰባ አዳራሾች በአደባባይ ስብሰባዎች በተጋድሎ ተናገረ። የሰው ልጅ ክብር፣ የሀገር ነጻነት ኮንጎ ለኮንጎውያን ሉሙምባ ሞገስ ያለው የትግል መሪ ሆነ። በመጨረሻም በ1960 ኮንጎ ከቤልጅየም ቅኝ ግዛት ተላቀቀች። ፓትሪስ ሉሙምባ የሀገሪቱ የመጀመሪያ ጠቅላይ ሚኒስትር ሆነ። በቤልጅየሙ ንጉሥ ፊት ኮሎኒያሊዝም በኮንጎ ጥሎት ያለፈውን ጥባሳ በደፋር ቃላት ተናገረ። የተረሸኑ ነፍሶች፣ የተገረፉ ገላዎች፣ የተሰረቀ ሀብት፣ የተረገጠ መብት፣ የተጣለ ሰብአዊነት፣ የኮሎኒያሊዝም መልኮች ብሎ ለቀድሞ የሀገሪቱ ገዢዎች ፊት ለፊታቸው ተናገረ። እንዳልተገረፍክ በማስመሰል ቁስልህን አታክምም ያለው ፓትሪስ ሉሙምባ የአውሮፓ ጨካኝ ገዢዎችን ግፍ እስካሁን በማይረሳ ንግግሩ ፊት ለፊታቸው ላይ አሰማቸው። ያም ጸያፍ ታሪክ አለ ሉሙምባ አፍሪካ በትጋድሎ የምታነሳው አውሮፓ በአፍረት የምትሸማቀቅበት ይሆናል አለ። ህዝብና ሀገራቸውን ሲያነቁ ጀግኖች ጠላቶቻቸውን የሚቀሰቅሳሉና የኮንጎም የሉሙምባም ጠላቶች ከንግግሩ በኋላ ተነሱበት።
1: L'indépendance du Congo constitue l'aboutissement de l'œuvre conçue par le génie du roi Léopold II, entreprise par lui avec un courage tenace et continuée avec persévérance par la Belgique.

ረጅም ጊዜ አልፎ በእግር ኳስ ሜዳ ማይክል ንኩንካ ምቦለዲንጋ ሉሙምባቪያ የቀድሞዋን ዲሞክራቲክ ሪፐብሊክ ኮንጎን ከአሁኗ ኮንጎ አስተሳሰረ። ጀግኖች በእግር ኳስ ሜዳዎች አንዳንዴ መለያ ለብሰው ኳሱን አባረው ታሪክ የሚጽፉት ላይሆኑ ይችላሉ። ዛሬ የምናነሳው ሰው በእግር ኳስ ሜዳ አንድ ሜትር አልሮጠም፣ ታክል አልወረደም፣ ጎል አላገባም። በእግር ኳስ ሜዳ ቀጥ ብሎ በመቆም ግን መነጋገሪያ ነበር። ከሰውነቱ ጋር ተስማምቶ በተሰፋ ሱፍ በረጅም ቁመት ኮንጎን የአፍሪካ ብዙ ሀገራትን

በሚያሳውሱ ቀለማት አይኑ ላይ በሚቀመጥ ሰፊ መነጽር ያንድን ሄው የነጻነት ታጋይ የእጅ ሰላምታ በሚያሳውስ ቀጥ ያለ የማይንቀሳቀስ አቋም ሞሮኮ ባሰናገደችው አፍሪካ ዋንጫ ላይ ተመለከትነው። የኮንጎ የመጀመሪያው ጠቅላይ ሚኒስትር የኮንጎ ነጻነትን መርቶ በራሱ ሰዎች ባመናቸው ሰዎች የተሰዋው የጸረቂ ግዛት ታጋይ ፓትሪስ ሉሙምባ መስል ሞሮኮ ላይ በጽናት ቆመ። ሉሙምባ ቪያ ወይም ማይክል ንኩንካ መባላዲንጋ በጥቁሮች ታሪክ ወሬ ካቲት አወዛግቡን በተጠናቀቀው አፍሪካ ዋንጫ የምንመለከተውም ሰው ነው።

0: ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው
1: ወይኔ በላቸው። ቴሌብር የለኝም ለካ። እዚሁ ቴሌብር መጫን እንችላለሁ እንዴ?
2: አዎ፣ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ፣ ወይም ቴሌብርን ከፕሌይ ስቶር ወይም ከአፕ ስቶር ጭነህ እዚሁ ተመዝግበህ እዚሁ አስጀምረህ እዚሁ የቴሌብር ደንበኛ ትሆናለህ።
1: እንዴ እንዲህ ቀላል ነው?
0: አባው እስኪ ቴሌብር
1: ይኸው። መጠራጠራችሁ እኮ ነው የሚገርመው። ቴሌብር አለኝ።
0: አንተ አሁን ገና ነው እንደምከፍተው?
1: የፈጠነ አካውንትን ከፍት እንዲነን።
2: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
3: ንጋት ምን ይዞ ይመጣል? አዲስ ዓመትስ? በመጪው አዲስ ዓመት ፈተናዎቻችንን በጽናት የምንሻገርበት ሰናይ ውሎ፣ ቀና መንገድ፣ የእርጋታ የምርታማነት የብልጽግና ዘመን የኢትዮጵያችን ይሁን። አዲሱ ዓመት የስጋት ደመናው በመድን የሚገፈፍበት፣ ሰላማችሁ የሚበዛበት፣ ቤታችሁ በልጆች ሳቅ የሚደምቅበት ይሁንላችሁ። መልካም አዲስ ዓመት። አስተማማኝ አጋሮ የኢትዮጵያ መድን ድርጅት።
4: በጣም ነው ደስ ያለኝ። በጣም አክብረውን እንደዚህ አይነት ዝግጅት ስላዘጋጁልን በጣም አመሰግናለሁ። እድሉንም ስለሰጡን በጣም እናመሰግናለን።
5: በጣም ደስ ይላል። በጣም እንደዚህ አልጠበቅኩም በእውነት።
6: ገቡ ገቡ ገቡ! ወደ 2026ቱ የፊፋ ዓለም ዋንጫ ለመመልከት የሚጓዙ ድለኞች ታውቀዋል። ሁሉም የእግር ኳስ አድናቂዎች በአካል መታደም የሚመኙትን ውድድር በአቢሲኒያ ባንክ ቪዛ ካርዳቸው ያጥ ክፍል በማድረጋቸው ብቻ መታደም የሚችሉበትን ዕድል ተጎናጽፈዋል። አሸናፊዎች ወደ አሜሪካ ቦስተንና ኒው ጀርዚ ተጉዘው የሚያደንቋቸውን ታላላቅ እግር ኳስ ተጫዋቾችን በአካል ይመለከታሉ። አሁንም ሌሎች ሽልማቶቻችን እስከ ሐምሌ 4 2018 ድረስ ቀጥለዋል። ደንብና ሁኔታዎች ተፈጻሚነት ይኖራቸዋል። አቢሲኒያ፣ የሁሉም ምርጫ።
7: ገና ፊሽካው ሲነፋ ኳስ ትሾራለች፣ ተመልካቹን ቁጭ ብድግ ታደርጋለች። በአዲሱ የእግር ኳስ ሲዝን በኳስ የሚራቀቁ እግሮችን፣ ግብ አዳኝ አጥቂዎችን በዲስቲቪ ሱፐር ስፖርት እናያለን። ገና የእንግሊዝ ፕሪምየር ሊግ፣ ላሊጋ፣ ሴሪያ፣ የአውሮፓ ቻምፒዮንስ ሊግ፣ ኤፍኤ ካፕ እና ሌሎች ታላላቅ ሊጎችን በቀጥታ በሚዲያ ፓኬጅ እንመልከት። በልዩ ቅናሽ የዲስቲቪ ዲኮደር በ999 ብር ብቻ። ዲስቲቪ እናስገባ፣ የአገልግሎት ክፍያችንን እንፈጽም።
3: አዲስ ዓመት በአደይ አበባ ደምቆና ፈክቶ አዲስ ተስፋን ይፈነጥቃል። ሜጋ ቀለም ደግሞ ለእይታው ሁሌም አዲስ እንደሆነ ለቤቶ የማይጠግቡትን ውበት በየቀኑ ያጎናጽፍልዎታል። ሜጋ ቀለም ውበት ከእይታ ይቀዳል፣ እይታ ከጥራት ይመነጫል። ጥራት የከፍታ አሻራ ነው። ሜጋ ቀለም ዘመን አይሽረው የህንፃ ገጽታ፣ የቤቶ ግድግዳ የውበት ሞናሊዛ ነው። የሜጋ ቀለሞች የዳሰሷቸው የመጨረሻ ግንባታዎች ሁሉ ቀልብን ይሰርቃል፣ ልፋቶን ያሳምራል። ሜጋ ኮንቴክስትራ፣ ሜጋ ቴክስቱራል፣ ሜጋ ሃይግሎስ፣ ሜጋ ሱፐር ፕላስቲክ እና ሴንቴቲክ፣ ሜጋ ፕራይመር፣ ሜጋ ቫርኒሽ፣ ሜጋ ሚኒራል፣ ሜጋ ሺልድ። የሜጋ የፈለጉት አማራጭ ቀለሞች ሁሉ የዲኤች ገዳ እህት ኩባንያ ከሆነው ዘሚሊ ቀለም ፋብሪካ ቀርበዋል። ሜጋ ቀለም፣ ዘመን አይሽረው የውበት ማህተም። መልካም አዲስ ዓመት። የደስታ
8: እንኳን ላ ቀድሞ ይህችን ምድር አቢሲኒያ ይሏት ነበር። የጥንካሬ

0: ዘመን ክርስቲያን ቪየሪ እያልን በየዘመኑ ከትልልቅ አጥቂዎች ከትልልቅ የማጥቃት አቅሞች ጋር ስሙ ቢያያዝም ኢንተር ሚላን ግን ዋና መሰረቱ መከላከል፣ ጠንካራ የመከላከል መዋቅር የሚለው ከካቴናቾ ከኤሌኒዮ ኤሬራ ጀምሮ የመጣ እሳቤ እንደሆነ ከጆዜም ጀምሮ እስከ ቅርቡ ጆዜ ድረስ ማለት
1: ነው። ባለፈው የውድድር ዓመት እናስታውሳለን፣ ክርስቲያን ሺቡ እንደዚሁ አጃመሩ ጥሩ አልነበረም አይደል? እንዲያውም የአንዳንድ ተጫዋቾች ኢንዲቪጁዋል ብሪላንስ በግላቸው የሚያስቆጥሯቸው ጎሎች ቱራም ለምሳሌ እናስታውሳለን፣ መጀመሪያዎቹ ሳምንታት ላይ ብዙ ጎሎችን እያስቆጠረ ቡድኑን ወደ ውጤታማነት ለማምጣት ጥረት ሲያደርግ ነበር። ግን ቀስ በቀስ ቡድኑ ወደ የሚጠበቅበት መንገድ ሲያቃና ተመልክተ ነው ነበር። ዘንድሮውም አጃመሩ ጥሩ አይደለም ለማለት አይደለም፣ ሁለተኛ ደረጃ ላይ ነው የሚገኘው። ግን ብዙ ጎሎችን የሚያስተናግድ ኢንተር ሚላን ነው የምንመለከተው። 8 ጎሎችን አስቆጥሯል ዘውድ ከ5 ጨዋታ። ይሄ እንደ ኢንተር ሚላን አይነት በመከላከል እንቅስቃሴ ላይ ጥሩ ስብ የነበረው ቡድናቸውን በዚህ መንገድ ያለፉት ዘመናት ሲያዋቅር የነበረው ኢንተር ሚላን የሚጠበቅ አይደለም። ምንም እንኳን ካምባክ ላይ እያንሰራራ እንኳን ማሸነፍ እንኳን ቢችል የመከላከል አደረጃጀቱ የመከላከል ትኩረቱ ቡድኑ ጥሩ እንዳልሆነ ትመለከታለህ። በተለይ ክርስቲያን ሺቡ 3-5-2 ነው የሚጫወተው። 2 ዊንግ ባኮች ወደ ላይ ከኳስ ጋር ቡድኑ ኳስ ይዝ እንዲያጠቁ ይፈለጋል። ሜዳውን ለጠጠው እንዲጫወቱ እንዲያጠቁ ይፈለጋል እና ከእነሱ ጀርባ ያለውን ቦታዎች አማካዮች፣ ተከላካዮች ከበር ለማድረግ በጣም ሲቸገሩ እንመለከታለን። የተከላካይ ቡድን ተጫዋቾች አጥቂዎችና አማካዮች ያንን ቦታ ዩቲላይዝ ለማድረግ ለመጠቀም ሲሞክሩ ትመለከታለህ። ውጤታማም ደግሞ ሲሆኑ የተመለከትን የጣም የግል ስህተቶች በተደጋጋሚ ጊዜ አሁን እኮ ግብ ጠባቂው ማርቲኔዝ ላይ ራሱ ዘውዱ ጥያቄዎች ይነሳሉ። ኢንተር ቅድም እንዳልነው በመከላከል አወቃቀሩ ላይ በታሪክ የምናውቀው ቡድን በምርጥ ምርጥ ግብ ጠባቂዎችም እንደዚሁ የምናውቀው ቡድን አይደል? እነ ቶልዶ፣ እነ ጃንሉካ ፓግሉካ እያን ብዙ ግብ ጠባቂዎችን ልንጠራ እንችላል። ይሄኛው ግብ ጠባቂ ላይ የተወሰኑ ጥያቄዎች እየተነሱ ነው የሚገኙ። በግል የሚፈጥራቸው ስህተቶች አሉ። ከዩዲኒዜ ጋር ለምሳሌ የነበረውን ጨዋታ ማስታወስ እንችላለን። በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ ጋር የነበረውን ጨዋታ እንደዚሁ ማስታወስ እንችላለን። እርግጥ ነው ግብ ጠባቂው ብቻ ለቡድኑ ጎል ማስተናገድ ብቸኛ ተጠያቂ ለማድረግ አይደለም። ተከላካዮቹም ራሱ እነ ማኑ አካንጂ ለምሳሌ በጣም ትልቅ ልምድ ያላቸው ናቸው። ግን በአንዳንድ ጨዋታዎች ላይ በግል ስህተት ሲሰሩ እንደ ቡድን ደግሞ የትኩረት ማነሶች እንመለከታለን። ቡድኑ በጣም ዝግ ብሎ ነው የሚጀምረው። እንደምትመለከተው ሰከንድ ሃፍ ላይ የጨዋታ መጠናቀቅ ያለ አካባቢ ላይ የሚያስቆጥራቸው ጎሎች ናቸው አሸናፊ እንዲሆን እየዳረጉት እያስቻሉት የሚገኙት እንጂ ጨዋታዎቹን ሲጀምር በጣም ዝግ ብሎ ቀላል ኳሶች ጎሎችን የሚቆጠሩበት ለተቃራኒ ቡድን አጥቂዎች በጣም ምቹ የሆነ የመከላከል አቀራረብ ያለው። እንዲያውም ራሱ አሰልጣኝ ክርስቲያን ሺቡ እኮ የእኛ የማጥቃት መንገድ የመከላከል እንቅስቃሴያችንን አጋልጦታል አይነት የሚመስል ሁሉ አስተያየት ሲሰጥ ሰምተነዋል። እና ከኋላ ያሉት እነማኑ አካንጂ፣ ቢሴክ እና ባስቶኒ ናቸው ብዙ ጊዜ የሚጫወቱት ከሁለቱ ዊንግ ባኮች ውጭ 3 ሴንተር ባኮች እና ያ በምናውቀው መንገድ ሶሊድ የሆነ ጠንካራ የሆነ እድሎችን ትንንሽ እድሎችን ተጠቅሞ የሚያሸንፈው ኢንተር ሚላን አይደለም የምንመለከተው። ጎሎችን በብዛት የሚያስተናግድ ኢንተር ሚላን አሁን ደግሞ ዘንድሮ ሌሎች እንደ ሮማ አይነት ሌሎች እንግዲህ አጀማመራቸው ጥሩ ስለሆነ በፉክክሩ ላይ መቀጠል የሚችሉ ከሆነ የፉክክሩ ሚዛን እንደ ከዚህ ቀደሙ ይሆናል ተብሎ አይጠበቅም።
0: አንድ ፈረስ
1: ላይሆን ይችላል እና መከላከል እንቅስቃሴን ከማጥቃት እንቅስቃሴ ጋር ሚዛናዊ የማታደርገው ከሆነ እናት ውጤታማ ለመሆን ልትቸገር ትችላለህ። እና ካምባኩ በጣም ጥሩ ነገር ነው። መልሶ ማንሰራረቱ በጣም ጥሩ ነገር ነው። ማሸነፉ በጣም አፕሪሼት የሚደረግ ነገር ነው። ግን መከላከል ላይ ጎል ለምን አስተናገድክ የሚለው ጎል መጀመሪያውኑ እንዴት ልታስተናግድ ቻልክ? የምታስተናግድበት ጎሎች የሚቆጠሩበት መንገድ ደግሞ ከሁሉም በላይ አሳሳቢ ይመስለኛል። ቅድም በጠቀስናቸው መንገዶች ብዙዎቹ የቡድኑ የመከላከል እንቅስቃሴ ደካማነት የሚያሳዩ ስለሆነ
0: ተጨምረውበታል። ግን ስቲል ፕሮግረስ አታይም። አንዳንድ ጨዋታዎች ላይ በባክስሪ ከነማኑ አካንጂ ይልቅ እንደነ ጆን ስቶንስ እንደነ ቢሴክ አይነት ተጫዋቾች ወደ ሜዳ ገብተው ትመለከታለ። ትንሽ ፊዚካሊቲም የቀላቀለ ነው። ዛሬ ኢንቴሊጀንሱም አለ፣ ከኳስ ጋር ያለ ምቾትም አለ ብለህ ስታስብ ያ ቡድን 2 ጎሎች ገና በ20 ደቂቃ ወይ በ25 ደቂቃ ተቆጥሮበት ታይል ነው።

0: ኖ እንደ ማኑ አካንጂ አይነቶቹ ፈጠን የሚሉት አግሬሲቭ የሆኑት እንደ ባስቶኒ አይነቶቹ ይሻላሉ ብለ ደግሞ ስታስብ እነሱም ላይ እንደዚሁ ጎሎች ሲቆጠሩ ታያለና ማዋቅራዊ እንደሆነ ይመስለኛል። እንደውም የአማካይ ክፍል ሺልድ ማጣት ስካውን ድረስ እና ሚጊታሪያን እና አካንሻላ ኖግሉ ናቸው አሁንም ለዚህ ለአማካይ ክፍል ሺልድ እየሰ ለተከላካይ ክፍሉ ሺልድ የሚሰጡት የአማካይ ክፍል ተጫዋቾች አሁንም እነዚሁ አንጋፎቹ ናቸው። እና ኤነሪክ ሚኪታሪያን ከሁለት ዓመት በፊት ጫማ ሊሰቅል ነው ይባል የነበረ ተጫዋች ነው። ድጋሚ የተጫወተ ጭራሽ ብዙ ጨዋታዎች ላይ በቋሚነት ይጀምራል። እንደነሻና ሎግሉ አይነት ተጫዋቾቹ አሁንም ወደ ሀገራቸው ወደ ቱርክ ሊሄዱ ነው። በቃ የኳስ ማብቂያ እድሜያቸው ደርሷል ሲባል እስቲ እነሱ ናቸው እነሱ ሊተኩ ተብለው የመጡት። እንደነዚህ የሌኒስኪ አይነት ተጫዋቾች አሁንም ተጠባባቂ ናቸው። የነ ሚኪታሪያን የነሻላኑ ሁሉ ተጠባባቂዎች ናቸው። ይሻላሉ፣ ኢነርጀቲክ ናቸው የሚባለው ኒኮሎ ባሬላ ነው ተስፈኛው ታዳጊው የተባለ እድሜው ስንት ነው የደረሰ ይመስላል? ባሬላ ተስፈኛ ምርጥ የጣሊያን ምርጡ አማካይ የተባለ 29 ደርሰዋል። እሱ በጣም ሄደዋል። እና አማካይ ክፍሉ በትክክል እድሳት የሚፈልግበት ጊዜ ደረሰ ይመስላል። ብዙ ታሪክ ሰርቷል ይሄ ቡድን። ሻምፒዮንስ ሊግ ዋንጫን አያሳካ እንጂ ፍጻሜ ሲደርስ ተመልክተነዋል። ግማሽ ፍጻሜን ሲጎበኝ ተመልክተነዋል። ለዋንጫ ሲቃረብ ብቻ ደጋግሞ ፍጻሜ ሁለት ጊዜ አንዴ በሲቲ አንዴ በፔጂ እስኪሸነፍ ድረስ ፍጻሜ ሲደርስ ተመልክተነዋል። እና ታሪክ ሰርተዋል። በአንጻራዊነት ከኮስት አንጻር ካለባቸው ከወጪው አንጻር ከተገዙበት ዋጋ አንጻር ቡድኑ ከተፎካካሪዎቹ ጋር ስፔንድ ካረጓ ጋር ሲነጻጸር በጣም ኦቨር አቺቭ ሲያደርግ የቆየ ቡድኑ ልንል እንችላለን። በተለይ ከአሰልጣኝ ኢንዛጌ ሲሞኔ ኢንዛጌ ጋር ግን እድሳት የሚፈልግበት ጊዜ የደረሰ ይመስላል። ቡድኑ በተለይ አማካይ ክፍሉ በጣም ያረጀ የአማካይ ክፍል መባል ከጀመረ 4 ዓመት ሆነው እዮባ። ስቲል ግን ራሱ ነው የዛሬ 4 ዓመት ያረጀ የሚባል የአማካይ ክፍል አሁን ምን ያፈጀ ነው የምትለው በጣም ሄደዋል። እና ስቲል ግን አሁንም እነዚሁ ተጫዋቾች ላይ የተንጠለጠለ የአማካይ ክፍል አለው።
1: እንዲያው እንደ ቀድሞውኑ እነዛ የጣሊያን ጂያንት የሚባሉ ክለቦች ኤሲ ሚላን፣ ዩቬ አይነቶች እንደ ቀድሞ አቋማቸው ላይ ባለመሆናቸው ነው እንጂ እንደ ቀድሞ ስማቸው ላይ ቢገኙ ኖሮ ኢንተር ሚላን ዶሚናንት አይሆንም ነበር በሴሪ። አሁን እኮ ኮሞ እኮ ናቸው እኮ አሁን እኮ በጣም በደንብ ኢንተርቴይን የሚያደርግ እግር ኳስ የሚጫወት ኮሞ በጣም ቆንጆ አሰልጣኝ አለው። ሴስክ ፋብሪጋስ በጣም ጥሩ ጥሩ ወጣት ተጫዋቾች አሉት። በጣም በጥሩ መንገድ የተዋቀረ ቡድን ይመስላል። በአውሮፓ ቻምፒየንስ ሊግም ለመጀመሪያ ጊዜ ተሳትፎም በተመለከት ነው መንገድ አምና እንዴት አድርጎ የሴሪያው የመጀመሪያው ገጽ ላይ እንዲያው ወደ ቶፕ ፎር ለመግባት ሲያደርገው የነበረው ጥረት እንዴት እንደነበር እናስታውሳለን። እና አሁን እነ ኮሞ እንዲያውም ከነ ጁቬ እና ከነ ሚላን በተሻለ መንገድ አስፈሪ እየሆኑ ይመስላል። ዘውዱ
0: የጋስፐሪኒ ሮማን በጣም ጥሩ ቡድን እንደሆነ ተመልክተናል። ይሄ ቡድን ዮባ ጋስፐሪኒ አታላንታ ላይ የሰራውን ቡድን መድገም በቃ መድገም የሚችል አይመስልም ነበር። አምና በሮማ ስናየው ነገሮች የከበዱት ምናምን ይመስል ነበር። እና አታላንታ ላይ ሰርቶ የነበረውን ቡድን ማምጣት የሚችል አይመስልም፣ የሚቸግረው ይመስል ነበር። ግን የዘንድሮን ቡድን ስታየው በጣም ጥሩ ቡድን ነው። እንደ አታላንታው አይነት ፍሎ የሚያምር እግር ኳስ፣ ማጥቃትን መሰረት ያደረገ እግር ኳስ ይጫወታል። ምናልባት ለሮማ ስጋት ብለን ካነሳን ስኳድ ዴብዝ፣ ተጠባባቂ ወንበር ላይ ያለው ኳሊቲ ቋሚ 11 ላይ ያሉትን ተጫዋቾች መተካት ይችላል። በጣም ያጠራጥራል። በጣም ያጠራጥራል። የወረደ ቤንች ወንበር፣ አግዳሚ ወንበሩ ላይ ያለው ኳሊቲ በጣም የወረደ ነው ብሎ ማንሳት። ከዛ ውጭ ግን ሮማ ከዓመታት በኋላ ምናልባት ውብ እግር ኳስ የሚጫወት ተስፋ ያለው

0: እንዲገነባ አይደለም የሚያደርጉት ሪቪውልድ ይኖራል ግን ያንን ደግሞ ቀደም ብሎ በተሰሩ ስራዎች እንዲቀጠል ነው የሚያደርጉትና ያንን በማድረጋቸው እሱም እንዲቀለው ሆኗል በያስባለው ሶ አጀማመሩም ጥሩ የሆነው ለዛ ይመስለኛል አብዛኞቹ ተጫዋቾች ማለት ይችላል ከሱ በፊት የነበሩ ናቸው እሱ ከመጣው ላይ መጥቷሉና ኢንዞ ግን ብዙዎቹ ተጫዋቾች በዘመነ ፔፕ የመጡ ናቸውና እንግዲህ ተመሳሳይ የሚባልም የጨዋታ መንገድ ስላላቸው በጽንሰ ሐሳብ ደረጃ እነዚህ ተጫዋቾችም ያንን ሐሳብ ተግብረው ስለሚያውቁ በፔፕ ስር አሁን የሆነ ሐሳብ ተግብሩ ሲባሉ አይከብዳቸውም ያንን ነው ያደርጉ የሚገኙት ከዛም ባለፈ ደግሞ እድሚያቸውንም سنመለከት አብዛኞቹ እነ ተለመናገር በደንብ ይሄ ብዙ ምክርም ማያስፈልጋቸው በጣም ትንሹ ተጫዋች በመጀመሪያ ላይን አፕ ላይ እንኳን ከገቡት ከዛሬዎቹ ተጫዋቾች ውስጥ አንደርሰን ነው ከዛ ቼርኪ ሁለቱ እኩል ናቸው 23 አመታቸው ነው የሚገኙት ሌሎቹ 24 26 26 27 28 ይያለ ነው የሚቀጥለውና አብዛኞቹ በተለምዶ አንዳንድ ተጫዋቾች ፒካቸው ላይ የሚገኙበት እንደሚል ያዙ ናቸውና ሶ ይሄ በደንብ ራሱ ከስነልቦናም አንጻር ሊሆን ይችላል ታክቲካል አንደርስታንዲንግም የበለጠ ከፍ ይላል እድሜ በጨመረ ቁጥርና እንግዲህ ለማሬስካም ይሄኛው ነገር በጣም ምቹ ነው በያስባለሁኝ ሶ በደንብ ሲዝኑም ለሱ አሪፍ የሚሆን ይመስለኛል ሁነኛ የአርሰናል ተፎካካሪ ሆናል በየማስበውም ቡድን ነው ሶ በደንብ ይሄ ሲዝን በደንብ እንዳጀማመሩ የሚቀጥል ይመስለኛል ምናልባት ሙሉ ደቀውን ምን እንዳልወስደው እንደ
1: አይ ቆንጆ ሐሳብ አነሳና በኢንዞ ፈርናንዴዝና በኤሎት አንደርሰን መካከል ይሄ የኦርኬስትራው ሚና ማን ይወጣል የሚለው ለዛሬው ጨዋታ እና ለፕሪሚየር ሊጉን ተከታታይ ይሄ የውድድር አመቱ ከጀመረ ጀምሮ እጅግ ድንቅ እንቅስቃሴ ሲያደርግ የነበረው ብዙ ትችቶችን ሲነሱበት የነበረው ኤሎት አንደርሰን ያነሳበት መንገድ ከእድሜው ብስለት አንጻር እጅግ በጣም አስገራሚ ተጫዋች ነው ወደ 116 ሚሊዮን ፓውንዶች ወጥቶበት ወደ ፕሪሚየር ሊግ ወደ ማንቸስተር ሲቲ ሲመጣ ፕሪሚየር ሊግ ኒውካስል ቤቱ ይያለ ተገፍቶ ወደ ሊድስ ሄዶ ወደ ኖቲንግሃም ሄዶ ራሱን በደንብ ማሳየት ቻለ እናስታውሳለን እሱ ብቻ አልነበረም ከኒውካስል ወጥቶ ወደ ሌላ ቡድን ያቀኑ ፖቴንሻሉ ኖሯቸው ምናልባት ማስታወስ ከቻለ ሎንግ ስታፍ ከኒውካስል ወጥቶ ወደ ሊድስ ዩናይትድ ሄዶ እሱም ሌላኛው ይሄ ፖል ስኮልስ አይነት ታይፕ ያለው ተጫዋች ነው ተብሎ ብዙ ነገር ተወርቶለት ነበር በጊዜው ወደ ሊድስ ዩናይትድ ሲያቀና እና ኤሎት አንደርሰንም ወደ ኖቲንግሃም ፎረስት ከሄደ በኋላ በተለያዩ አሰልጣኞች ውስጥ እጅግ በጣም ቢፈተንም ድንቅ እንቅስቃሴን ሲያደርግ ነበር። አሁን ደግሞ ካጠገቡ ያለው እጅግ በጣም ምርጡን አጣማሪ ከቼልሲ ኤንዞ ማሬስካ እኔ ትክክለኛው መሳሪያ ነው በያስባለሁ በአስር ተጫዋች ኦልትራፎርድ ላይ መተው ሲያሸንፉ ምን ያክል ኤንዞ ፈርናንዴዝ ይሄ የሃላንድ ያገኛቸውን ድሎች መጠቀም ይችላል ኤንዞ ፈርናንዴዝ ግን ሜዳ እንደማይበቃው አንድ ማረጋገጫ ይመስለኛል ምናልባት የማንቸስተር ዩናይትድ 11 ዱም ተጫዋቾች በዛ ሰዓት ታኝተው ሊሆን ይችላል ብዬ አስባለሁ እንጂ ኤንዞ ፈርናንዴዝ ባለሟንጫ ላይ ሲያረገው የነበረው እንቅስቃሴና በማንቸስተር ሲቲ ቤት መጥቶ በኤንዞ ማሬስካ ስር እየሰጠ ያለው እንቅስቃሴ ምን ያክል ማንቸስተር ሲቲን በዚህ ውድድር አመት ለዋንጫ እንቅስቃሴ ወይም ደግሞ ይሄ ለካርሰናል ጋር ተከሻት ለተከሻ የሚገፋፋበት ሁነኛ ሰው ይመስለኛል ከሊድ ቡዋዲን አምጥቷል ይሄ ስኳድ ዴብዙን እጅግ በጣም የሚደነቅ ዙጉር ይመስለኛል ማሬስካ የፈጸሙት ቀደም ስታነሳ በማኑኤል ፔሌግሪኒም ስር በፔፕ ጋርዲዮላም ስር መሰልጠናቸው ምናልባት በስኳድ ዴብዝ ላይ ትልቁ ሚና እንዲወስዱ አድርጓቸዋል ብዬ አስባለሁ ማኑኤል ፔሌግሪኒ ማላጋ ቤት ውስጥ የነበሩትን ተጫዋቾች ፖቴንሻላቸውን እንዴት አድርጎ ማውጣት እንደሚችል ማሬስካ ያን ነገር ተመልክቷል በፔፕ ጋርዲዮላ ስር ደግሞ ይሄ ማን ማኔጅመንት ምን ነው አለ አይደለ ተጫዋቾችን እንዴት አድርጎ የሚይዝበት ቼልሲ ቤት እናስተውሳለን የውድድር አመቱን ቼልሲን በተረከበበት የመጀመሪያዎቹ ውድድር አመት ላይ ጥሩ እንቅስቃሴዎችን በጣም ምርጥ እንቅስቃሴዎችን አረጋ ከዛ በኋላ ግን መንሸራተት ጀመረው አይ ቲንክ በኋላ ላይ ስሙን ካነሳውት ላስተውስ ይችላል እንጂ በሜዳው ከባድ ሽንፈትን አስተናግዶ ከዛ በኋላ ነው ራሱን ማግኘት የቻለው የኢንዞ ማሬስካ ቡድንና ተከታታይ የሆነ ሰዓት ላይ ደግሞ በዋንጫ ቼልሲን በደንብ ገምተው ነው ነበር ምናልባት ይሄ ቡድን የቶርናመንት ቡድን ሊሆን ይችላል ብለን ደግሞ ፍንጮችንም ሰጠን በሪያል ማድሪድ እስከሚወድቅ ድረስ በፒኤስጂ እስከሚወድቅ ድረስ እንጂ ክለቦች ዓለም ዋንጫ ላይ ኤንዞ ማሬስካ ኤንዞ ፈርናንዴዝን ሲጠቀምበት የነበረው መንገድ እጅግ በጣም የሚያስገርም እና ይሄ ከኮል ፓልመር ጋር ዋን ቱ ዋን የተጫዋቾችን ከተከላካይ ተቀብሎ ወደ አጥቂዎች የሚያደርስበት መንገድ እጅግ በጣም አስገራሚ ነው ዘንድሮ በመጣባቸው የማንቸስተር ሲቲ የመጀመሪያ ጨዋታዎች ላይም

0: ጥሩ እንቅስቃሴዎችን ሲያደርግ ተመልክተናል። ከኤሎይት አንደርሰን ጋር የነበረው ኮኔክሽን እጅግ በጣም አስገራሚ ነው። ገና በአጭር ይሄ በአጭር ሳምፕል ሳይዙ በጣም አነስተኛ ቢሆንም ግን ምን ያክል ውህደታቸው በጨመረ ሰዓት የሮድሪን ቦታ ሊሸፍን ይችላል። እንደዚሁም ደግሞ የኤሎይት አንደርሰን ይሄ የመሀል ሜዳው የማንቸስተር ሲቲ ዋናው በቃ ኦርኬስትራው ማለት እንችላለን። ኳሶችን ሆልድ አድርጎ ይዞ ምናልባት የወጣበት ገንዘብ አይገባውም ወይም ያንሰዋል የሚባል ነገር ገና ካሁኑ ጭምጭምታዎች በዝተዋል። በአምስት ጨዋታዎች ኦልሞስት ባለፉት ጨዋታዎች አራት ጨዋታዎች በፕሪሚየር ሊግ ላይ ኤሎይት አንደርሰን ምን ያክል መሀል ሜዳ ላይ ዶሚኔት ያደረገባቸው ኤሪያል ግራውንድ ደዋሎችን ያሸነፈበት እንደዚሁም ደግሞ ከተከላካዮች ሽፋን የሚሰጥበት በዘንድሮ የውድድር ዓመት ባለፉት አራት ጨዋታዎች ሁለት ጎሎች ብቻ ነው መቆጠር የቻለው ማንቸስተር ሲቲ ላይ። ይሄ ደግሞ ምን ያክል የተከላካይ ስፍራው ሌላው ጥንካሬ ይመስለኛል። የግቫርዲዮል የጉዌ እንደዚሁም የዲያዝ እና የማቲያስ ኑኔዝ ምርጥ እንቅስቃሴ ይመስለኛል። ምናልባት ማቲያስ ኑኔዝ ከኩሳናኖቭ ጋር የጉዳት ጉዳይ ስለነበረበት ወይም ደግሞ ኤንዞ ማሬስካም ይሄ በቀኝ በኩል የነበረውን ኮሪደር ለመሸፈን አንዳንድ ዝውውር ላይ ሳይዘጉ በፊት ተጫዋቾቹ ይሄ ደካማ ተጫዋቾቻቸውን በዛ በኩል ያሰልፉና ለአመራሮች የሚያሳዩት ይሄ ያለኝ ሪሶርስ ይሄ ነው፣ ከዚህ በላይ ምን ላርግ የሚል ነገሮችን ነበረ። ማቲያስ ኑኔዝ ግን በተመለሰባቸው ጨዋታዎች ቼልሲ አንጻራዊነት፣ ሴሜኒዮም አንጻራዊነት እንቅስቃሴው ትንሽ ከፍ ብሏል። ሴሜኒዮ የሚጠበቅበትን ነገር እያደረገ አይደለም፣ ግን አንጻራዊነት ግን የተከላካይ ስፍራው የተረጋጋ ነው። ማርክ ጉዌ ምናልባት ያለፈው የውድድር ዓመት ላይ በኤቨርተን የሰራት ስህተት ብዙ ዋጋ የሲቲም ይሄ ዳውንግሬድ ያደረገበት አንዱ ጨዋታ ብዬ የማስበው የኤቨርተኑ ያ ሶስት እኩል ያለቀው ጨዋታ የቤሪ ከእግሩ ላይ ተቀብሎ ያስቆጠራት ግብ፣ እንደዚሁም ደግሞ የግቫርዲዮል ተደጋጋሚ ጉዳቶች ለማንቸስተር ሲቲ ምናልባት በወጥነት ላይጓዝ በተከላካይ ስፍራ ላይ ላይጓዝ ይችላል ብዬ እንዳስብ አድርጎኛል እንጂ በአንጻራዊነት የአማካኝ ስፍራው ሞር ጊዜ በወሰደ ቁጥር ኤንዞ ማሬስካን ታክቲካዊ አረዳዱን ከተቀበሉ በኋላ በጣም ጥሩውን ምንመለከት ይመስለኛል።
1: መልካም። የሁለቱንም ቡድኖች አሰላለፍ ለመግለጽ ያክል ባለ ሜዳዎቹ ማንቸስተር ሲቲ ዛሬ ይህንን ጨዋታ ማሸነፍ ወይስ ከጨዋታው ነጥብ ይጥላሉ ወይ የሚለው ጉዳይ የሚጠበቅ ነው የሚሆነው። ባለሜዳዎቹ ማንቸስተር ሲቲ ግብ ጠባቂ ጃንሉጂ ዶናሩማ ነው። ከዛ በኋላ ደግሞ በወረቀት ላይ 4-2-3 እንዳስተላለፍ ይመስላል የማንቸስተር ሲቲ። ማቲያስ ኑኔዝ፣ ሩበን ዲያስ፣ ማርክ ጉዌ እና ጆስኮ ጊቫርዲዌል የማንቸስተር ሲቲ አራቱ የተከላካይ መስመር ተጫዋቾች ሲሆኑ ኢንዞ ፈርናንዴዝ እና ኤሊዮት አንደርሰን የተከላካይ አማካይ ስፍራው ላይ ዛሬ በማንቸስተር ሲቲ በኩል ተሰይመዋል። የቀኝ ኮሪደሩን ዛሬ የሚያጠቃው አንቶኒ ሴሜኒዮ ሲሆን አጠገቡ ሪያን ቼርክ ይገኛል። በግራ መስመር ደግሞ የማጥቃቱን ሚና የተሰጠው እንዲሁ ኢልማን ኒዳዬ ነው። ኤርሊንግ ብራውት ሃላንድ የፊት መስመሩን በብቸኝነት የሚመራው ተጫዋች ይሆናል። ሮቢን ሮፍስ ግብ ጠባቂ ነው በሰንደርላንድ በኩል። ዳይኒም ሚቼሊና እንዲሁም ደግሞ ባላርድ፣ ኬቪን ዳንሶ እና ሙኬሌ የተከላካይ መስመር ተጫዋቾች ሲሆኑ ኖሳዲኪ፣ ግራኔት ዣካ ደግሞ የተከላካይ አማካይ ሆነው በሰንደርላንድ በኩል ወደ ሜዳ ገብቷል። ኔልሰን አንጉሎ ደግሞ የግራ ኮሪደሩን ይዞ የሚያጠቃው ተጫዋች ሲሆን ቶማስ ሙኔ የቀኝ ኮሪደሩን ይዞ በሰንደርላንድ በኩል ለማጥቃት ወደ ሜዳ የገባው ተጫዋች ሆኗል። የፊት መስመሩን ብራይን ብሮቢ በብቸኝነት በሰንደርላንድ በኩል የሚመራው ተጫዋች ይሆናል ማለት ነው። ውድ አድማጭ ተመልካቾቻችን፣ ይህንን ጨዋታ ደግሞ በማል አልቢትርነት የሚመሩት ሮበርት ጆንስ ሲሆኑ ረዳቶቻቸው ደግሞ ጋሪ ቤስዊክ እና ኮንስታንቲን ሃዛርዲክስ ናቸው። አራተኛው ዳኛ አንዲ ማድሬ ናቸው። ቫርን ደግሞ በቫር ቦታ የተሰየሙት ሚካኤል ሳልስበሪ ናቸው። ይህ ጨዋታ ማንቸስተር ሲቲ እንዲሁ ከሰንደርላንድ የሚያደርጉት ጨዋታ የሚጠበቅ ይሆናል። ውድ አድማጭ ተመልካቾቻችን፣ በቀጥታ ስርጭት ፉትቦል ባንዶች ይህንን ጨዋታ ወደ እናንተ የምናደርስ ነው የሚሆነው። ዛሬ ለአምስት አድማጮቻችን የነፃ የጤና ምርመራ እንዲሁ ሽልማትን እንሰጣችኋለን። ታዲያ በጨዋታው መሃል ጥያቄ እንጠይቃለን። እናንተም እነዛን ጥያቄዎች እየመለሳችሁ የነፃ ምርመራ ሕክምናን ለማግኘት ይህንን ሽልማት ለማግኘት ጥያቄዎቹን እየመለሳችሁ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ወደ ፉትቦል ባንድ ኦፊሻል የፌስቡክ ፔጅ እየገባችሁ ሊንኩን እዛው ስር ማግኘት ትችላላችሁ። ሼር አርጉ። ወደኋላ እጅግ ቀላል ጥያቄ እንተ ይቃቸዋለን ለአምስት አርማጮቻችን ዛሬ ነፃ የህክምና ምርመራን ማድረግ የምትችሉበትንም ሽልማት ወደናንተ እናርሳለን። እዚ ስቱዲዮ ዶክተር ፋሲል በአሚን አጠቃላይ ሆስፒታል ዋና ሜዲካል ዳይሬክተር ናቸው። ቀደም ሲል በርካታ የተወሰኑ ጥያቄዎችን ለማንሳት ሙከራ አድርገናል። ስለዚህ ወደኋላ ደግሞ ሌሎች ጥያቄዎችንም እንዲሁ የጠየቅናቸው አብረን ቆይታ እናደርጋለን። ማንቸስተር ሲቲ ከሰንደርላንድ ኢታድ ስቴዲየም የሚደረገው ጨዋታ ተጀምሯል። ውድ አድማጭ ተመልካቾቻችን ከቀኝ ወደ ግራ ያለውን የሜዳ ክፍል ያዙት ደግሞ ሰንደርላንዶች ናቸው። ቀይ በነጭ ስትራይፕ ያለውን ቀይ በጥቁር
2: በጥቁር
1: ስትራይፕ ያለው ማሊያ በጥቁር ቁንጣና በጥቁር ካሶቶኒ የመጀመሪያ ነጋማሽ የጀመሩት ሰንደርላንድ ከቀኝ ወደ ግራ ያለውን ሜዳ ክፍል ይዘው ነው። ማንቸስተር ሲቲ ዋሰማዊ ማሊያ በነጭ ቁንጣና በነጭ ካሶቶኒ አድርገው ጀምሯል። ዛሬስ ምን አይነት ውጤት ይገጥማቸዋል? አብረን የምንመለከት ይሆናል። ጨዋታው ተጀምሯል። ውድ አድማጮቻችን ማልሜዳ ላይ ኖሳዲቂ ኳሱን በግራ መስመር ላይ እንደገና ቤላርድ ኳሱን መልሶ ለማግኘት ጥረት ያደረገ ይገኛል። ውድ አድማጭ ተመልካቾቻችን እንደገና ማልሜዳ ላይ ሌላ ኳስ አንጎሎ ኳሱን ይዞታል ግን ተነጠቀ። እንደገና ሚቼሌ ኳሱን ይዞታል መለሰ። እሱ የመለሰው ኳስ ወደኋላ ተመልሷል። ኬቪን ዳንሶ ለግብ ጠባቂ ሮቢን ሮፍስ ኳሱን አቀብሎታል። ዛሬ ሮቢን ሮፍስ ቢጫ ማሊያ በቢጫ ቁንጣና በቢጫ ካሶቶን ያድርጎ ጨዋታውን ጀምሯል። የማል አልቢትሩ ደግሞ ሮበርት ጆንስ ጥቁር ማሊያ በጥቁር ቁንጣና በጥቁር ካሶቶን ያድርገው ይህንን ጨዋታ እየመሩ ይገኛሉ። ማንቸስተር ሲቲ ከሰንደርላንድ በእንግሊዝ ፕሪሚየር ሊግ አምስተኛ ሳምንት ጨዋታ ከኢንተርናሽናል ብሬክ የመጨረሻው ጨዋታ ነው። በነገራችን ላይ ወደ ኢንተርናሽናል ብሬክ ከመግባታቸው በፊት አምስተኛው የእንግሊዝ ፕሪሚየር ሊግ መርሃ ግብር ነው። ከዚህ በኋላ ለ20 ቀን የእንግሊዝ ፕሪሚየር ሊግ ጨዋታዎች ይቋረጣሉ። የታላላቅ የአውሮፓ ሊግ ጨዋታዎች ይቋረጣሉ። ማንቸስተር ሲቲ እንደገና ማልሜዳ ላይ ኳስ ተመልሷል። የተመለሰው ኳስ ሴሜኒዮ እንደገና ማልሜዳ ላይ ኢንዞ ኳስ ይዟል። ኤሌት አንደርሰን በቀኝ መስመር ላይ ማንቸስተር ሲቲዎች ኳሱን ይዘውታል። ወደኋላ ተመልሷል። የተመለሰው ኳስ እንደገና በረዥሙ ለሴሜኒዮ ነበር። ሴሜኒዮ ግን ኳሱን አላገኘውም። እንደገና ሰንደርላንዶች ማልሜዳ አካባቢ ኳሱን ይዘው ለመጫወት ጥረት ያደርጉ ይገኛሉ። ውድ አድማጭ ተመልካቾቻችን ዛሬ ጥያቄ እንጠይቃቸዋለን። አሚን አጠቃላይ ሆስፒታል ለአምስት አድማጮቻችን ነፃ ሕክምና ምርመራን እሰጣለሁ ብሏል። ወደኋላ ጥያቄ እንጠይቃለን። እናንተም ጥያቄውን እየመለሳችሁ የነፃ ሕክምና ምርመራን ሽልማት አግኙ እያላችሁ ነው የሚገኘው። በዚህ ሰዓት ግን ሊብሪጅን እየተመለከትናቸው እንገኛለን። በነገራችን ላይ
2: ወሳኝ ድል
1: አሳጥተው እንገኛለን። ሊብሪስ 50ኛው ዓመታቸው ላይ ደርሰዋል። ይህ ሰው
2: ወሳኝ ድል አሳጥተው ነው የመጡት በአውሮፓ ሊግ ከ1950 በኋላ ይሄ በአውሮፓ መድረክ ላይ እጅግ በጣም ወሳኙን ስኬት አሳክቶ ነው የተበለጡ። ይሄ ደግሞ ለሰንደርላንድ በጣም በአውሮፓ መድረክ ላይ ለሚያደርገው ወሳኝ ድል ይመስላል።
1: እንደገና ተሻማ ኳስ በቀኝ መስመር ላይ ሌላ ኳስ ሰንደርላንዶች አሻሙት። የተሻማው ኳስ እንደገና በግራ መስመር ላይ ኳስ አልወጣም። እንደምንም ብለው ግን ኳሱን አስወጡት። እንዲወጣ አድርገውታል። ጨዋታው ቀጥሏል። ውድ አድማጭ ተመልካቾቻችን ብስራት ኤፍኤም 101.1 የእንግሊዝ ፕሪሚየር ሊግ አምስተኛ ሳምንት ጨዋታ ፉትቦል ባንዶች ነን። ማንቸስተር ሲቲ ከሰንደርላንድ እያደረጉት ያለውን ጨዋታ ወደ እናንተ እያርስን የምንገኘው በዚህ ሰዓት ላይ ግን ኢንዞ ማሬስካ ፔፕ ጋርዲዮላን ራሱን እኮ ነው
2: ይመስላሉ። በጣም ዶክተር፣ እንደዚህ አይነት ይሄ መልክ መመሳሰል ሲፈጠር በህክምናው እንዴት ነው
3: ቁርጥ ያለው መንታ ሲሆን ነው። እነሱ ግን በስራ መንታ ነበሩ አለ እና ሲቲ ከሄደ በኋላ ንግግሩ ሁላ ተቀይሯል። ኢንዞ ማሬስካ ጋርዲዮላን እየመሰለ ነው በጣም
2: አይደል? አሁን ደግሞ ጭራሽ መልኩም በጣም እየመጣ መሰለ። አንዳንዴ ውሉን ይመስላል ይባላል።
3: የሲቲ ኢፌክት ነው
1: እንዳለ ጨዋታው ኢንዞ ማሬስካ ነው በዚህ ሰዓት እየተመለከትን የምንገኘው። ውድ አድማጮቻችን ባለፉት አራት የፕሪሚየር ሊግ ጨዋታ ማሸነፍ ችለዋል። ምናልባት ዛሬ የሚያሸንፉ ከሆነ በመጀመሪያ ስራቸው አምስት የፕሪሚየር ሊግ ጨዋታን በማሸነፍ እነ ካርሎ አንቾሎቲን ሌሎች አሰልጣኞችንም እንዲሁ የሰሩትን ታሪክ የሚጋሩ ነው የሚሆኑት። ከዚህ ቀደም የቀድሞ የማንቸስተር ዩናይትዱ ተጫዋችና አሰልጣኝ እንዲሁም ይህንን ስራ ሰርቷል አሰልጣኝ ሶልሻየር፣ እሳቸው ምናልባት ዛሬ ያንን ታሪክ ለመጋራት የሚቃረቡ ይሆናል። ያ ታዲያ የሚሆነው ካሸነፉ ብቻ ነው። በቀኝ መስመር ላይ ሰንደርላንዶች እየገቡ ይገኛሉ። ሰንደር ደከመ፣ ውሳኔ ወጣባቸው። ያለቀ ድል አንጎራ ምንድን አረጋው? በቀኝ መስመር ላይ እጅጋስ ኦ ግብ ጠባቂ ሮቢ ሮፍስ በረዝሙ አሰማ። ሳዲኪ ኳሱን ወደ ቀኝ መስመር አሾለከው። እሱ ካሾለከው በኋላ ግን አንጎሎ ግን አግኝቶት ነበር ኳሱን።
2: በጣም ቆንጆ ኳስ ነው። እንደዚህ አይነት ድሎች አይገኙም።
1: ኳሱ እግሩ ስር ላይ በትክክል አልገባ ማለት።
3: በነገራችን ላይ እኔ ፈረንሳዊ አሰልጣኝ ሰንደርላንድ ገነቡበት አንድ ውጤታማ ያደረገው ብዬ ማስበው ኤ ፍሮም ዲፌንስ ቱ አታክ ያለው ትራንዚሽን ወይ ጨዋታ መራፋቸው በጣም የተዋጣ ነውና አሁንም ያንን ነው የተመለከት ነው ዮኒና በጣም
1: ፈጣን ነው። ጨዋታው እንደቀጠለ ይገኛል። እንመለሳለን። በግራ መስመር ላይ ሰንደርላንዶች ወደኋላ ኳሱን መልሰውታል። የተመለሰው ኳስ የቀድሞ የመድፈኞቹ የማልሜዳ ተጫዋች ግራኔ ዣካ ኳሱን ወደኋላ መልሶታል። ኬቪን ዳንሶ በቀኝ መስመር ላይ ኳሱን ለቶማስ ሞኔ ማልሜዳ ላይ እንደገና አስገራሚ ኳስ እንደገና ጥሩ ኳስ ብሮቢ መታው ኳስ ወጣባቸው ወጣባቸው ብሮቢ እጅግ አስገራሚ ኳስ ሰንደርላንዶች አመለጣቸው። ኦ ይሄ ሳምንት ምናልባት ጎል የሚቆጠር ከሆነ የትላንት የአርሰናል ዕጣ ፈንታ ሊደርሰው ይችል ይሆን ወይ የሚለውን ግምት ከወዲሁ እንድናስቀምጥ እያደረገን ያለ እንቅስቃሴ ነው። የመጀመሪያውን አጋማሽ ትናንት ከተመለከታችሁ አርሰናል እያሾፈ ነው እንዲህ እንድንል እያደረገ ነበረ። እንደ ቀልድ ሁለት ጎሎችን አስቆጠሩ። ከዛ በኋላ ግን አርሰናል ያንን ውጤት
2: በተለይ ሁለተኛው ግብ የተቆጠረበት መንገድ
1: በጣም
2: ቡካዮ ሳካ ማስቆጠር የሚችለውን ኳስ
1: የማዘመት አግኝተዋል ሰንደርላንዶች። ሰባተኛው ደቂቃ ላይ ደርሰናል። ውድ አድማጮቻችን ማንቸስተር ሲቲ ከሰንደርላንድ አምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክ እና ዶክተር ሚስማል ዮጥርስ ህክምና ክሊኒክ ህክምና ጋሮቻችን ናቸው። በቀኝ መስመር ላይ አወጡባቸው አወጣበት ፋውል
2: አሜ ሪናልዶ በአርሰናሉ ጨዋታ ቀይ ካርድ መውጣቱን ተከትሎ ነው
1: የቢጫ ካርድ መዘዙ። ኦ አደገኛ ኳስ ነበር። በቀኝ መስመር አቅጣጫ ላይ
2: ሁለት ፋውል ነው የሰራው።
1: ኢልማ ኒዳይ ኳሱን ይዞ ሲሄድ
2: ፋውል ነው አሜ
1: ከኋላ መጥቶ ነው
2: በደንብ ፋውል
1: ፋውል ነው ምንም ጥያቄ ነው።
2: የሚገርመው ሪናልዶ በአትሌቲኮ ማድሪድ እንደዚሁም በሰንደርላንድ ቤት ጥሩ እንቅስቃሴ አድርጎ ሰንደርላንድ ቤትም በደንብ እየተመለከት ነው ያለን። በአርሰናሉ ጨዋታ ላይ በቀይ ካርድ መውጣቱን ተከትሎ እድል ያገኘ ተጫዋች ነው። ግን ምንም ዛሬ አለመኖሩ በጣም ይጎዳቸዋል። በጣም
1: ባላርድ ነው ጥፋቱን የሰራው አደገኛ ቦታ ላይ። ማንቸስተር ሲቲ በቀኝ መስመር አቅጣጫ ላይ በቀኝ መስመር ላይ የቅጣት ምት አግኝቷል። 16:50 ወደ ቀኝ መስመር ያደላ ነው።
2: ሄሎ ታንደርሰን ምናልባት የኳስ
1: የቅጣት ምት
2: ዋው
1: ጀዳን ኢንዞ ፈርናንዴዝ
2: በጣም ያማረ
1: ጀዳን ማንቸስተር ሲቲ ጀዳን ኢንዞ ማሬስኮ ጀዳን ጀዲድ ጎል ጀሚል አስማታነ ጎል 16:50 በቀኝ መስመር አናቱ ላይ የመታውን የቅጣት ምት ኢንዞ ፈርናንዴዝ ኢንዞ ፈርናንዴዝ ጎሉ ላይ አስቀመጠው። ማንቸስተር ሲቲ 1-0 መምራት ጀመረ። ኢንዞ ፈርናንዴዝ ወደ ማንቸስተር ከተማ ኢታድ ስቴዲየም ካመራ በኋላ ወሳኙን ጎል ለማንቸስተር ሲቲ አስቆጥሮ ማንቸስተር ሲቲ እነሆ በሜዳው ኢታድ ላይ ሰንደርላንድን 1-0 በሆነ ውጤት መምራት ጀመረ። ጀደን ኢንዞ ፈርናንዴዝ ጀደን ማንቸስተር ሲቲ ጀደን ጀዲድ ጎል ጀሚል ምን አይነት ጎል ነው? አላሰበም ያሻመዋል ብሎ ነው የጠበቀው።
3: 16:50 የመጨረሻው መስመር በቀኙ ሳይድ አካባቢ ባለው ቦታ ላይ ነው ያገኘውና ብዙ ጊዜ እኔ እንደውም የትሬኒንግ ኳስ ይሆናል ብዬ ነበር
2: ኤክስፔክት ያደረኩት ነው። እኔ ጋርም የጠበቅኩት ነበር
3: የሆነ አይነት የትሬኒንግ ኳስ ይሆናል ብዬ ነበር የጠበቅኩት፣ ግን ደግሞ በቀጥታ ነው የመጣውና እንግዲህ እስካሁን ለነበረውም የሰንደርላንድ በጣም የተነቃቃም ይባል ወደፊት ለመሄድ እንደነበራቸው ጉጉት እንግዲህ መሪ መሆናቸው የበለጠ ሰንደርላንድንም ምናልባት እንትን ሊል ይችላልና ለሲቲም በጣም ጥሩ ነው ብዬ አስባለሁኝ። እንግዲህ የመጀመሪያ ጎላቸውን አስቆጥሯል። ጥሩ ደቂቃ ላይ ነው የሚያስቆጠሩት።
1: በቀኝ መስመር ላይ ማንቸስተር ሲቲ አንድ ለባዶ መምራት ጀምሯል። ውድ አድማጮቻችን ኢታድ ስቴዲየም ላይ በአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ኢንዞ ፈርናንዴዝ አዲሱ ፈራሚ ባስቆጠራት ብቸኛ ግብ ማንቸስተር ሲቲ አንድ ለባዶ በሆነ ውጤት መምራት ጀምሯል። በቀኝ መስመር ላይ ሙኬሌ ኳሱን ወደኋላ መልሶታል። እሱ የመለሰው ኳስ ግራኔት ዣካ አላገኘውም። ኬቪን ዳንሶ ኳሱን እንደገና ሌፌ ኳስ ይዟል። ሌፌ ኢንዞ ሌፌ ኳሱን አሻለቀ። ምን አይነት ጨዋታ ነው! ጀዳን ሰንደርላንድ ጀዳን ጀዲድ ጀዳን ጀዳን ጀዳን ጀዳን ጀዳን ጀዳን ምን አይነት ጨዋታ ነው! ምን አይነት ጨዋታ ነው! ውድ አድማጭ ተመልካቾቻችን ኢታድ ስቴዲየም ላይ ብሮቢ እጅግ አስገራሚ ጎል አስቆጥሮ ማንቸስተር ሲቲ አንድ ለባዶ መርቶ እንኳን ደስታውን በአግባቡ ለአምስት ደቂቃ ሳይገልጽ ብሮቢ እጅግ አስገራሚ ጎል አስቆጥሮ ማንቸስተር ሲቲን ሰንደርላንድ ጋር እያረጉ ያለውን ጨዋታ ገና 11ኛው ደቂቃ ላይ አንድ ለአንድ መሆን እንዲችሉ አደረገን። ጀደን ጥቋቁር ድመቶቹ፣ ጀደን ሰንደርላንድ፣ ጀደን ሊብሪስ፣ ጀደን ጀዲድ ጎለን ጀሚል። ዋው!
2: የሌፊና የብሮቢ መግባባት ግን በጣም ነበር የሚያስደንቀው። አሜ እኔ እንደውም ብሮቢን ማሰበው በዚህ ጨዋታ ስለሚኖረው ሚና ምናልባት ገምት ብትለኝ ከሮበን ዲያዝ ጋር ባሉ የረጃጅም ኳስ የአንድ ለአንድ ትግሎች ያንን ኳስ እያሸነፈ ለመስመር አጥቂዎቹ ኳሶችን የሚጨርፍ አይነት ተጫዋች ልክ እንደ አይቫን ቶኒ ማለት ነው። የዛ አይነት ሚናን ይወጣል ብዬ የማስበው ተጫዋች ነው እና ከግዙፍነቱ ካለው የአጨዋወት ባህሪም አንጻር ያንን ኤክስፔክት ማድረገው ጎል ከሚያስቆጥርበት ሚናው ይልቅ ይሄ ነው ቀድሞ ወደ አእምሮ የሚመጣው እና ግን ጎል አስቆጥሯል። ከዛ ደግሞ ይሄኛውን ያልኩትን ሚና ደግሞ መተግበር የሚችል ተጫዋች ነው እና ፈጣን የሚባል ደግሞ የመስመር አጥቂዎች ስላሉ እነዛንም ኳሶች ሰንደርላንዶች ለመጠቀም እድሎች አሏቸው እና በ11 ደቂቃዎች ውስጥ እንግዲህ የአቻ ውጤትን እያየን ነው። አንድ ለአንድ ይገኛሉ። በጣም ጥሩ አጀማመር ነው።
1: እጅግ አስገራሚ ነው። አንድ ለአንድ በሆናቸው ውጤት ጨዋታው እየቀጠለ ይገኛል። ጉድ አድማጮቻችን፣ ኢታድ ስቴዲየም ማንቸስተር ሲቲን ከሰንደርላንድ ውሃ ሰማያዎቹን ከጥቋቁር ድመቶቹ ጋር ያገናኘው የአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አሁንም አንድ ለአንድ በሆናቸው ውጤት ጨዋታው እየቀጠለ ይገኛል። ሩቅ ያለው ተስፋ የታለመው ሁሉ አሊያም አሁናዊ ደስታን ማስቀጠሉ ያለ ጤና ሚዛን ቢመዝኑት በሰልፍ ይጎድላል ሐሴቱ ልብን ያሳርፍ። በማመስገን ቃሉ አሚን በሚል ፊደል ጤናን ማደለኛ ከባድ ሥራ ማይደል ከፈጣሪ በታች አስተማማኝ ጤናን በርቀቀ ማከም ደንበኛን ማርካትን አሚን ብለው መተው ይሸምቱ ደስታን የምጡ ይደውሉ አለን በተጠንቀቅ በዘመን አሰራር ጤናችሁ ይጠበቅ ሚላችሁ አሚን አጠቃላይ ሆስፒታል ጤናን ያስቀድማል። የፉትቦል ባንድ አመቱን ሙሉ የክብር አጋር ሆኖ ከኛ ጋር እየዘለቀ ይገኛል። እጅግ ዘመናዊ መሳሪያን ከውጭ ሀገር አስገብተን በዘርፉ አንቱታን ካተረፉ የአሚን አጠቃላይ ሆስፒታል እንዲሁ ባለሙያዎችን አንድ ላይ አዋህደን የላቀ ሕክምናን እየሰጠን እንገኛለን እያላችሁ ይገኛል። አድራሻችን አብነት ኮካ ኮላ አጠገብ እንገኛለን። ለበለጠ መረጃ ደግሞ በ8080 አሊያም በ0947101010 ላይ ይደውሉልን እያላችሁ ይገኛል። አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክ ሌላኛው የክብር አጋራችን ሆኖ ከኛ ጋር እየዘለቀ ይገኛል። የኦሮሚያ ህብረት ስራ ባንክ በአዲሱ ዓመት ኮፕሪሚት የተሰኘን አፕሊኬሽን ወደ እናንተ ሲያቀርብ ታላቅ ደስታ ይሰማዋል። በቪዛ ካርድ፣ ማስተር ካርድ፣ አፕል ፔ ወይንም ጎግል ፔ በቀጥታ በኮፕሪሚት የተላከልነው ገንዘብ ከሁሉ በላቀ የምንዛሬ ተመን በቀጥታ ወደ የኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውን ባንክ ሂሳቦ መግባት ያስችላል። እናንተም ታዲያ መተግበሪያው የምንዛሬ ዋጋው ዕለታዊ ተመን የሚያሳይ በመሆኑ ተጠቃሚዎቹ ከዕለታዊ የገበያ ዋጋ ጋር ማነጻጸር እንዲችሉም የሚረዳ መሆኑ ተመራጭ እንዲሆንም ያደርገዋል። እናንተም ለውድ ዘመዶቹ ከውጭ ሀገር ገንዘብ እንዲሎክሎ ሲያዙ በኮፕሪሚት ላክልን ማለቱም እንዳይረሱ ይሎታል። የኦሮሚያ ህብረት ስራ ባንክ ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ ሌላኛው የክብር አጋራችን ሆኖ ከኛ ጋር እየዘለቀ ይገኛል። የጥርሶ ህመም አያሳስቦ ወደኛ ዶክተር ሚስፋ ልዩ ጥርስ ህክምና ክሊኒክ ይምጡ፣ ይታከሙ። የብሬስ አገልግሎትንም ቢሆን እኛ ክሊኒክ ላይ ማግኘት ትችላላችሁ እያላችሁ ይገኛል። አድራሻችን ጦር ኃይሎች አደባባይ ድሪም ታወር 5ኛ ህንፃ ላይ እንገኛለን። ለበለጠ መረጃ በ0910 13 5358 ላይ ይደውሉልን ያላችሁ ይገኛል። ከልብና መሰግናለን። ዛሬ እዚህ ስቱዲዮ በአሚና ተቃላይ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ፋሲል እዚህ ስቱዲዮ ከኛ ጋር ቆንጆ ጊዜን እያሳለፉ ይገኛሉ። ቀደም ሲል ኬክ ቆርሰው 2019 መልካም አመት እንዲሆንላችሁ ብለው መልካም ምኞታቸውን ተመኝተው አሚና ተቃላይ ሆስፒታልም በ2019 አዳዲስ ነገሮችን ይዞ ለውድ ታካሚዎቹ ብቅ ብሏል እያሉን ነበረ ዶክተር ፋሲል። ታዲያ ወደኋላ ሌሎች ጥያቄዎችንም ያነሳን አብረን ቆይታ እናደርጋለን እያልናቸው ነበረ። ወደኋላ እንጠይቃቸዋለን። ከዛ ጋርም ቆንጆ ጊዜን እያሳለፉ ይገኛል። ሲቲ ከሰንደርላንድ አንድ ለአንድ ናቸው። ኢታድ ስቴዲየም ላይ ማንቸስተር ሲቲ በኢንዞ ፈርናንዴዝ አንድ ለባዶ መምራት ጀመረ። ከዛ በኋላ ግን ብሮቢ ያቻነቱን ጎል አስቆጥሯል። በዚህ ሰዓት ሮቢን ሮፍስ እዛው ኳሱን አስጀምሮታል። ኬቪን ዳንሶ ኳሱን ማል ሜዳ ላይ ለኖህ ሳዲኪ፣ ሳዲኪ እንደገና በቀኝ መስመር ላይ ለኖርዲ ሙኬሌ፣ ሙኬሌ ወደኋላ ኳሱን መልሶታል። ኬቪን ዳንሶ ዳንሶ ኳስ ወደኋላ መልሷል። ግራኔት ዣካ መለሰ። ኖህ ሳዲኪ፣ ሳዲኪ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዜግነት እንዳለው ይታወቃል። ማንቸስተር ሲቲ በሜዳው ባለፉት 14 የፕሪሚየር ሊግ ጨዋታ ሰንደርላንድን አስተናግዶ አልተሸነፈም ስንላችሁ ነበር። ዛሬ መምራት ጀመረ ግን አቻ ሆኗል። በዚህ ሰዓት እንደገና በግራ መስመር ላይ ሚቼሌ ኳሱን ዶዋላ መልሶታል። እሱ የመለሰው ኳስ ግን ባላርድ ኳሱን መለሰ ለኬቪን ዳንሶ። ኬቪን ዳንሶ ኳስ ግቡ እያላቸው ይገኛል። ኬቪን ዳንሶ ተዘግቶበታል። በነገራችን ላይ 17ኛው ደቂቃ ላይ ደርሰናል። እንደገና ተሰማ። የተሰማው ኳስ ግን ማንም አላገኘም። ወደ ውጭ ሳንድዊች አድርጉት። ለሁለት ሳንድዊች አድርገው ኳስ ወደ ውጭ እንዲወጣ ማድረግ ችሏል። ማንቸስተር ሲቲ 1 ሰንደርላንድ 1። ዶክተር ቀደም ከእግር ኳስ ጋር በተያዘ የማንቸስተር ዩናይትድ ደጋፊ እንደሆኑ ስናነሳ ነበርና
2: ዛሬ ያው ከተማው ላይ ነው ያለነው።
1: ከተማው ላይ ነው
2: ያለነው።
1: እንዴት ተመለከቱት የዘንድሮን ማንቸስተር ሲቲን? ማንቸስተር ዩናይትድን እንዴት ተመለከቱት? ሊጉንስ ማን ያሸንፋል የሚለውን ቅድመ ግምት እንዲሰጡ፣ በዋናነት ግን ማንቸስተር ዩናይትድ አጀማመሩ እንዴት ነው የሚለውን እናንሳ።
3: የማንቸስተር ዩናይትድ አጀማመር ያው እንደተጠበቀ አይደለም። ታሪክ ያለፈውን አመት ኬርቴከር ከሆነበት በኋላ ያሳየው አቋም ጥሩ ስለነበረ አብዛኛው ዩናይትድ ደጋፊዎች ተስፋ ሰንቀን ነበረ። ያ ሳይሆን ቀርቷል። አይ ቲንክ ያቺ ሃኒሙን ፌስ ትመስለኛለች ያሳያት። ያቺ ሃኒሙን ፌስ ስታልፍ ደግሞ ቲሞች ተደራጅተው በአዲስ ሲዝን ሲመጡ ያንን መቋቋም አልቻልንም። እንግዲህ የካሪክ ውጤትና ቆይታውን አብረን የምናየው ይሆናል። ከዛ በዘለለ ግን ሲቲና አርሰናል ጠንከር ብለው ጀምረዋል። አይ ቲንክ ይህን አመት እየከበደኝም ቢሆን አርሰናል ድል አለው ላለው በደንብ የተላመደና ረጅም ጊዜ የቆየ ቲም ነው። ጥሩ ኳስም ነው የሚጫወቱት። እውነት ለመናገር ትናንትና ብራይተን ፈተናቸው። እንግዲህ ከዚህ በኋላ እንዴት እንደሚያገግሙ እናያለን። ግን ጥሩ ድል ያለው አርሰናል ነው።
1: ማንቸስተር ዩናይትድ በብራይተን ሽንፈት ደርሶበት ነበር
2: ከመመራ።
1: ትላንት ግን አርሰናል 3-0 ሲሸነፍ ስሜቱ እንዴት ነበር?
3: እኔ እውነት ለመናገር ያው ኳስን በመዝናናት ነው ብዙ መበሻሸቅ አይደለም። የብራይተን አምና ከአርሰናል የተጫወቱትን አይቼ ነበር እና በጣም አሰልጣኙም ተማሮ የተናገረው ንግግር ትዝ ይለኛል እና አይ ቲንክ እሱን ለመበቀል ነበር የገቡት። ጥሩ የተጫወተ ቲም አሸንፏል። እውነት ለመናገር በጣም አዝናኝ ነበረና የብራይተን የኳስ ፍልስፍና ከበፊትም ስለሚያዝናናኝ በጣም የሚያዝናና ፍልስፍና ነው ያላቸው እና አይ ቲንክ የሚገባው ቲም አሸንፏል።
2: አርቴታም ያን ነው ማለት የቻለው የሚገባው ቡድን ማሸነፍ ችሏል ብለው ነበረ። ግን የሚገርመው ነገር ብራይተን ምን አሉት፣ በሳምንቱ አጋማሽ ማንቸስተር ዩናይትድን አሸነፈ፣ አሁን ትላንትና ደግሞ አርሰናልን አሸነፈ፣ ፍትህ ሰጪ ነው አሉት።
1: ከቲ ነው
2: ማንም ላይ እንትን አላረገም አለ፣ ሚዛኑን አልደፋም ሁለቱን ላይ።
1: እንደውም ሶሻል ሚዲያው ነበር ሲያዝናናኝ ነበርና ብራይተን ሰጠ ብራይተን ነሳ። እንደቀጠለ ነው። ሀያኛው ደቂቃ ላይ ደርሰናል። ውድ አድማጭ ተመልካቾቻችን በእንግሊዝ ፕሪሚየር ሊግ አምስተኛ ሳምንት ጨዋታ ማንቸስተር ሲቲን ከሰንደርላንድ ያገናኘው ጨዋታ አሁንም አንድ ለአንድ በሆናቸው ውጤት ጨዋታው እየሄደ ይገኛል። ውድ አድማጭ ተመልካቾቻችን ምሽት 12:30 ማንቸስተር ዩናይትድ ወደ ክራቨን ኮቴጅ አቅንቶ ከፉላም ጋር የሚያደርጉትም ጨዋታ እንዲሁ የሚጠበቅ ነው የሚሆነው። ውድ አድማጭ ተመልካቾቻችን አሁን ጥያቄ የምንጠይቅበት ሰዓት ላይ ደርሰናል። ዮኒ በፌስቡክ ፔጃችን ላይ ጥያቄውን ታስቀምጣዋለህ ከአምስት ደቂቃ በኋላ እንጠይቃቸዋለን። ወደ ፉትቦል ባንድ ኦፊሻል የፌስቡክ ፔጅ ላይ እየገባችሁ ጥያቄውን መልሱ። አምስት አድማጮቻችን ከአሚን አጠቃላይ ሆስፒታል ነፃ የህክምና ምርመራን ማግኔት የሚያስችል ሽልማት ቀርቦላችኋል። ጥያቄውን እየመለሳችሁ አብራችሁን እንድትቆዩ ከወዲሁ እንጋብዛችኋለን። ዶክተር ፋሲል ናቸው እዚህ ስቱዲዮ ከኛ ጋር ቆንጆ ጊዜን እያሳለፈ የሚገኙት። ሲቲ በግራ መስመር ላይ እንደገና ሴሜኒዮ ሌላ ኳስ ወጣባቸው። ጥሩ አጋጣሚ አግኝተው ነበር። ሆኖም ግን ኳስ ኦ ኢልማን ኒዳዬ በግራ መስመር ላይ ማርክ ግዌ ወደ ግራ ኳሱን ለሴሜኒዮ ጥሩ ኳስ ነበር። በነገራችን ላይ አልተበቀውም
2: አመለጣቸው። ሁለቱንም ዊድዝ መጠቀም የሚችልበት እድለኝነት በጣም ነው የሚያስገርመኝ። እኔ በዛ ላይ እነዚህ ሁን ያሉት ተጫዋቾች ቨርሳታይል ናቸው፣ ግራም ቀኝም የሚጫወቱ ናቸውና መረጅም ጊዜያት ላይ እንግዲህ እንደሚታወቀው ሴሚኒዮ በቀኝ በኩል ይጫወት የነበረ ተጫዋች ነው። አሁን በግራ በኩል ነው የተሰለፈው። ሚዲያም በተመሳሳይ ያንን ማድረግ የሚችል ተጫዋች ነውና ሁለቱም ደግሞ የሚያስደንቀው ቀኝም ግራም እግራቸውን በደንብ መጠቀም የሚችሉ ናቸው። ስለ ሁለት እግር ተጠቃሚ ተጫዋች ካነሳል ሌላም ደግሞ የምንጠቅሰው ሪያን ቼርክ የተባለ ተጫዋች አላቸውና አጠቃላይ ዊድዙን ጨምሮ ሴንትራል ያለውንም ኤሪያ ለመጠቀም ደግሞ ቼርኪና ሃላንድ ያሉበት ጥራትም ስትመለከት ሲቲ በጣም ምናልባት እየተብላላ ሲሄድ የሚያስፈራው ቡድን እንደሆነ መገመት ይቻላል። እና በፊት ሰጪና አስቆጣሪ የነበሩት ዴብሮይናና አጉዌሮን የተኩበት መንገድ አሁን ቼርኪና ሃላንድን ያደረጉበት መንገድ ስታይ ምን ያክል ተጫዋቾችን የሚያስፈርሙበት መንገድ ጥራት እንዳለው ትመለከታለህ። እና አሁንም ባየነው እንቅስቃሴ ላይ ሴሚኒዮ ከግራ መስመር አቅጣጫ አደጋውን ፈጠረ። ግን ደግሞ ያን የተፈጠረውን አደጋ ሊመክን ሲል መልሶ ወደ አደጋ ለመለወጥ ሚዲያ የኳሱ አመለጠው እንጂ እንደገና እሱም ደግሞ ባለው ደግሞ የድሪብሊንግ ስኪልም ሊሆን ይችላል የፓሲንግ ጥራቱም ሊሆን ይችላል አደጋውን ማስቀጠል ይችላል። እና የሆነ ነገር ባይሰራ ደግሞ ተጋጣሚ ደግሞ አጫወቱን የሚነቃባቸው ከሆነ ደግሞ ተጫዋቾቹን ቦታ ማቀየርም ይቻላል። እና ማሬስካ በጣም እድለኛ ኮች ነው።
1: ጨዋታው እንደቀጠለ ይገኛል። ውድ አድማጮቻችን 22ኛው ደቂቃ ላይ ደርሰናል። በእንግሊዝ ፕሪሚየር ሊግ አምስተኛ ሳምንት ጨዋታ ኢታድ ስቴዲየም ማንቸስተር ሲቲ አንድ ሰንደርላንድ አንድ በሆነ ውጤት አቻ በሆነ ውጤት ጨዋታው እየሄደ ይገኛል። ፉትቦል ባንዶች ነን በተወዳጁ ብስራት ኤፍኤም 101.1 ይህንን ጨዋታ ወደ እናንተ እያደረስን እንገኛለን። ውድ አድማጮቻችን በመላው ዓለም በብስራት ኤፍኤም 101.1 ኦፊሻል የዩቲዩብ ቻናል ድምፃችን ኩልል ብሎ እየተደመጠ ነው የሚገኘው። አድማጮቻችን አሁንም ወደ ፉትቦል ባንድ ኦፊሻል የፌስቡክ ፔጅ እየገባችሁ የመጀመሪያውን ጥያቄ እንጠይቃለን። ለሶስት አድማጮች ነፃ ህክምና ምርመራ እንዲሁ የሚያሰጥ ጥያቄ ነው፣ ከዛ የሚያሸልም ጥያቄ ነው። ሁለተኛው አጋማሽ ደግሞ ለሁለት አድማጮቻችን የሚያሰጥ ሽልማት የሚያሰጥ ጥያቄን እንጠይቃችኋለን። ወደ ፉትቦል ባንድ ኦፊሻል የፌስቡክ ፔጅ እየገባችሁ ጠብቁን። ከሁለት ደቂቃ በኋላ ጥያቄውን እንለጥፈዋለን። ዮኒ ይለጥፈዋል። መሃል ሜዳ ላይ እንደገና ኤሊዮት አንደርሰን ኳሱን ይዞታል። በዚህ ሰዓት የማንቸስተር ሲቲ ደጋፊዎች እየዘመሩ ይገኛሉ። ወደ ቀኝ መስመር ኳሱን ገልብጦታል። ኢልማን ኒዳዬ ኳሱን ይዞታል። ሰባት ቁጥር ለብሷል። መለሰ ኢንዞ ፈርናንዴዝ ኳሱን መሃል ሜዳ ላይ መልሶ እንደገና እሱ የመለሰው ኳስ ለኢልማን ኒዳዬ በቀኝ መስመር እንደገና በቀኝ መስመር ላይ ወደኋላ ኳስ ተመልሷል። የተመለሰው ኳስ እንደገና ሩበን ዲያስ መለሰ ኳስ። እሱ የመለሰው ኳስ ማርክ ጌ ኳሱን መልሶታል። እሱ የመለሰው ኳስ አሁንም በቀኝ መስመር ላይ ተነጠቁ። ሆኖም ግን ኳስ ረስሞባቸው ወደ ውጭ ወጥቷል። አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክና ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ የክብር አጋሮቻችን ሆነው ከኛ ጋር እየዘለቁ ነው የሚገኘው። ውድ አድማጭ ተመልካቾቻችን አሚን አጠቃላይ ሆስፒታል እጅግ የላቀ ዘመናዊ ህክምናን ከጥራት ጋር አንድ ላይ አዋህዶ ለውድ ደንበኞቹ እየሰጠ ነው የሚገኘው። አሚን አጠቃላይ ሆስፒታል ጤናን ያስቀድማል። የፉትቦል ባንድ የክብር አጋር ሆኖ ነው ከኛ ጋር እየዘለቀ ይገኛል። በኢንዶስኮፒ በካርኖስኮፒ የታገዘ የጨጓራ የአንጀትና ጉበት ህክምናንም እናደርጋለን እያላችሁ ነው የሚገኘው አሚን አጠቃላይ ሆስፒታል። ምን ይህ ብቻ! የነርቭ ህክምናን በኢኢጂ እና በኢኤምጂ መሳሪያ፣ የልብ ህክምናን በኢኮካርዲዮግራፊ በረቀቀው በቲኤምቲ መሳሪያም እንመረምራለን ይላችኋል። ላብራቶሪያችንም ቢሆን የፓቶሎጂ ምርመራችንም በዲጂታል ኤክስሬ እና በሲአር እስካን እንዲሁ የታገዘ ነው እያላችሁ ይገኛል። ከልብ እናመሰግናለን። ወደ አሚን አጠቃላይ ሆስፒታል ስትመጡ የምታጡት የህክምና አይነት የለም። እናንተ ብቻ መዳረሻችሁን ወደ አሚን አጠቃላይ ሆስፒታል አድርጉ። በጥራት እንዲሁም ደግሞ ዘመናዊ መሳሪያን አንድ ላይ በዘርፉ አንቱታን ካተረፉ የክምና ባለሙያዎች አዋህደን የላቀ ክምናን እንሰጣቸዋለን ይላቸዋል አሚን አጠቃላይ ሆስፒታል ጤናን ያስቀድማል የፉትቦል ባንድ የክብር አጋር ሆኖ ከኛ ጋር እየዘለቀ ይገኛል በ88 ደውሉ ይላቸዋል ባካል ደግሞ ለመምጣት ከፈለጋችሁ እንዲሁ አብነት ኮካኮላ ጠገብ የሚገኘው ግዙፉ የክምና ተቋማችንም እዛው አለ መታችሁ ታከሙ ይላቸዋል አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክ ኮፕሪሚት የተሰኘን አፕሊኬሽን አቅርቦላችኋል በአዲሱ ዓመት የድል እንዳያመልጣችሁ ይላቸዋል ታዲያም በቪዛ ካርድ ማስተር ካርድ አፕል ፔ ወይንም ጎግል ፔ በቀጥታ በኮፕሪሚት ተላከሉ ገንዘብ ከሁሉም በላቀ ምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውም ባንክ ሂሳቦ መግባት ያስችለዋል እያላችሁ ነው እናንተም ከውጭ ሀገር ለሚገኙ ወዳጅ ዘመዶቻችሁ በኮፕሪሚት ላኩልን ማለታችሁን እንዳትረሱ ዶክተር ቢስፋል ዮጥርስ ህክምና ክሊኒክ ሌላኛው የክብር አጋራችን ሆኖ ከኛ ጋር እየዘለቀ ነው የሚገኘው ከጥርስ ጋር ተያዙ ህክምናዎችን ከፈለጋችሁ ወደ ዶክተር ሚስባል ዮጥርስ ህክምና ክሊኒክ ጎራ በሉ እያላችሁ ነው አድራሻችን ጦራይሎች አደባባይ ድሪም ታወር 5ኛ ህንጻ ላይ እንገኛለን እያላችሁ ነው 26ኛው ደቂቃ ላይ ደርሰናል ማንቸስተር ሲቲ ከሰንደርላንድ አሁንም አንድ ላንድ በሆናቸው ውጤት ጨዋታው እየደገኛል በዚህ ሰዓት እንደገና ግራኔት ዣካ ማልሜዳ ላይ ሙክሬሌ ኳስን ይዞታል ግራኔት ዣካ እንደገና ለ ባላርድ ኳሱን መለሰ እሱ መለሰው ኳስ እንደገና ሚቼል ኳሱን አላገኘውም ተመለሰ ኳስ ማንቸስተር ሲቲዎች ኢንዞ ፈርናንዴዝ ወደኋላ መልሶታል እንደገና ሩበን ዲያስ በረጅሙ የሚመለስ ይመስላል መለሰ እሱ መለሰው ኳስ እንደገና ማንቸስተር ሲቲ ማልሜዳ ላይ ተነጠቁ አንድ ላንድ ናቸው ጨዋታው ለማንቸስተር ሲቲ ምናልባት የሚከብድ ይመስላል ጨዋታው እየገፋ በሄደ ቁጥር ማንቸስተር ሲቲ ነው ጫና ውስጥ የሚገባው ውድ አድማጭ ተመልካቾቻችን በግራ መስመር ላይ አሁንም እንደገና ሆኖም ግን ኳስ ወደ ውጭ ወጥቷል በሚል የማልዳኛው አሁንም የመልስ ሮራ ለማንቸስተር ሲቲ ሰጥቷል
4: ሌሎች ጨዋታዎችም አሚ እየተደረጉ እንደሆነ ይታወቃልና ቦርንመዝ ከሊቨርፑል ቪታሊት ላይ እየተጫወቱ ነው 0-0 ነው ሊድስ ከክሪስታል ፓላስም እንደዚሁ እየተጫወቱ ይገኛሉ ሁለቱም ጨዋታዎች 0-0 ላይ ናቸው የውጤት ለውጦች ሲኖሩ ወደ አድማጮች እናደርሳለን
1: አዚም ታድ ሲዲም ላይ ውድ አድማጮቻችን አንድ ላንድ ናቸው ኢልማን ዳይ አሻማ በቀኝ መስመር እሱ አሻማው ጎል ሆላንድ ወጣበት አደገኛው ግበካቢ ከቀረበ የማይምረው ኖርዌጂያኑ ኤርሊንግ ብራውታላንድ አየር ላይ ተንሳፎ መታው ኳስ ወደ ውጭ ወጣ የእውነትም የጎል ጭራቅ ኬት እንደመጣኮ ተመርከቱት ኬት እንደመጣው እግሩ እንዴት ነው ያነሳው
5: ኢልማን ዳይ ኳሱን ካሻገረበት መንገድ በላይ የሱ እግር ደሞ በጣም አየር ላይ እና ኤርሊንግ ለኳስ ለግማግባች ተፈጠረ ተጫዋች
4: ትናንትና ሃቨርዝ አንድ ላንድ ተገናኝቶ ያመከናት ኳስ አለችና በደካማ እግሩ የመታት ኳስ ከዛ ኳስ ይሻላል ይሄኛው ለማስቆጠር የተደረገው ጥረት እንትሩ ይሄኛው በጣም የተሻለ ነውና ይሄ ግን ለማስቆጠር በጣም ብዙ ምናልባት 100 ጊዜ መሞከር ሊጠበቅብ ይችላል
1: እንደገና ሆላንድ ሰሜኒዮ ሲቲ እንደገና
4: ዋው
6: አስገረመ ሚጎ
1: ጀዳን ማንቸስተር ሲቲ ሪያን ቸርኪ ጎል አስቆጠረም አርሊንግ ብራውታላንድ አመለጠው ተደራረቡ በስተመጨረሻ ግን
6: ቀለል አድርጎ ነው ያስቆጠረው
4: ቦክስ ውስጥ ያለው እርጋታ
1: ኢንተርናሽናል ሪያን ቸርኪ ጎል አስቆጥሮ ማንቸስተር ሲቲ ካቻነት ወደ 2-1 መሪነት አሸጋገረው ጀዳን ማንቸስተር ሲቲ ጀዳን ሪያን ቸርኪ ጀዳን ጀዲድ ጎልን ጀሚል ኦ
5: ኬቨን ዳንሶ
6: ዳንሶ የሰራው ስተት በጣም አማተር ስተት በተደጋጋሚ በስፐርስ ቤት በደም እንደዚህ አይነት ስተቶችን ሲሰራ እንመለከታለን ምን ያክል ግን አይምሬ አጥቂዎች እንዳሉ ሲቲ ላይ በደም በተመልክተናል ሴሜኖ ኳሱን አበላሽቶታል ከዚህ የተሻለ ነገር ማድረግ ይችላል ግን አንዱ ቢሳሳት አንደኛው እንደማይመረ ማሳያ ይመስለኛል። ሪያን ቸርኪ የተገኘበት ትክክለኛ የአስር ቁጥር ተጫዋቾች የሚገኙበት የቴሪቴሪ ቦታ ላይ ነው። በቀላሉ ነው ግቡን ያስቆጠረው፣ ግን እጅግ በጣም አስገራሚ። ይሄ ደካማ እግሩ ያው ሁለቱንም እግር ላይ ጠንካራ ነው፣ ግን በደካማ እግሩ ነው ጎሉን ማስቆጠር ይቻላል።
7: በጣም ያስደነቀኝ ደግሞ ብዙ ጊዜ የቦክስ ውስጥ ጎሎች የሚቆጠሩት ቢበዛ ሁለት ንክኪ እንዲኖራቸው ነው የሚፈቀደው እና ጋብርኤል ጄሱስ አንደኛው በጣም ጎል አምካኝ የሆነበት ምክንያት የኛው ነው። ቦክስ ውስጥ ብዙ ተች
8: እንደገና አወጡት። ወረራ ይዟል። አዎ ሮበን ዲያስ እና ማቲያስ ኩና ጎል አለ። ጥያቄው ተለጥፏል።
6: ልክ 30ኛው ደቂቃ ሲል ነበረ።
8: ውድ አድማጮቻችን ግቡ ወደ ፉትቦል ባንድ ኦፊሻል የፌስቡክ ፔጅ ላይ ግቡ። ጥያቄ ጠይቀናል።
6: ሊንክ አስቀምጠናል።
8: ያንን ሊንክ እየተጫኑ የአሚን አጠቃላይ ሆስፒታል የፌስቡክ ፔጅ ነው፣ እዛ ይግቡ። ከዛ በኋላ ሼር ያድርጉ።
6: ሼር ያድርጉበት
8: ግን እስክሪን ሻት አድርገው በፉትቦል ባንድ ኦፊሻል የፌስቡክ ፔጅ ያስገቡ። ኮሜንት መስጫው ላይ ጥያቄውን የለጠፍንበት ኮሜንት መስጫ

በሮማ የመጀመሪያው ውድድር ዓመቱ አስደናቂ ብቃትን ያሳየ ሲሆን ክለቡም የሴሪኤ ሻምፒዮን ሲሆን 20 የሴሪኤ ግቦችን በማስቆጠር የአንበሳውን ድርሻ ተወጥቷል። ባቲጎል በሮማ ቤት እያለ ለኢንተር ሚላን በውሰት የተሰጠ ሲሆን በዛም 12 ጨዋታዎችን ማድረግ ችሏል። በ2003ም ወደ ኳታሩ አልአረብ ክለብ የተዘዋወረ ሲሆን በክለቡም አንድ ዓመት ብቻ ያሳለፈ ሲሆን በውድድር ዓመቱም 25 ግቦችን አስቆጥሯል። በዚህም ከዛ በፊት በኳታሩ ታዋቂ እግር ኳስ ተጫዋች ማንሱር ሙፍታህ ተይዞ የነበረውን ሪከርድ የግሉ ማድረግ ችሏል። አርጀንቲናዊ አጥቂ ለሀገሩ የመጀመሪያ ጨዋታውን በፌብራሪ 27 1991 በኮፓ አሜሪካ ውድድር ኤልሳልቫዶርን 3-0 ባሸነፉበት ጨዋታ ማድረግ ችሏል። በዛ ውድድርም 6 ግቦችን ያስቆጠረው አጥቂው በ1993 በኢኳዶር በተደረገው የኮፓ አሜሪካ ውድድር አርጀንቲና ሻምፒዮን ስትሆን በፍጻሜ ጨዋታ 2 ግቦችን በማስቆጠር ትልቁ ሚና ተወጥቷል። ባቲጎል በአጠቃላይ ለአርጀንቲና ብሔራዊ ቡድን 78 ጨዋታዎችን አድርጎ 56 ግቦችን ማስቆጠር የቻለ ሲሆን ይህም ሊዮኔል ሜሲ ሰኔ 21 2011 እስኪሰብረው ድረስ የአርጀንቲና ብሔራዊ ቡድን ከፍተኛ ግብ አስቆጣሪነት ሪከርድ በእጁ ይዞ ነበር። ባቲጎል በእግር ኳስ ህይወቱ ከ500 በላይ ጨዋታዎችን አድርጎ ከ240 በላይ ግቦችን ሲያስቆጥር በርካታ ዋንጫዎችንም ማሳካት ችሏል። ባቲስቱታ በእግር ኳስ ታሪክ ከታዩ ድንቅ አጥቂዎች አንዱ እንደሆነ መላው ዓለምን ካስመሰከረ በኋላ በ2005 ከእግር ኳስ ጡረታ መውጣቱን አሳውቋል። ባቲጎል ከሜዳ ውጪ ባለው ባህሪ ደግና በቀላሉ ከሰው ጋር የሚቀራረብ እንደሆነ ይነገርለታል። ለፈረስ ግልቢያና ለእርሻ የተለየ ፍቅር እንዳለው የሚታወቅ ሲሆን ከእግር ኳስ ጡረታ ከወጣ በኋላም በሪልስቴቶች ላይ ኢንቨስት በማድረግ እንዲሁም በተለያዩ በጎ አድራጎቶች ላይ እንደሚሳተፍ ይነገራል። ውድ ተመልካቾቻችን፣ ለዛሬ ከትውልዱ ምርጥ አጥቂዎች መካከል እንደ አንዱ የሚቆጠረው ስለ አርጀንቲና የኮከብ ጋብርኤል ባቲስቱታ የእግር ኳስ ህይወት ያሰናዳንላችሁ መሰናዶ ይህንን ይመስላል። በሌላ መሰናዶ እስከምንገናኝ ድረስ ቸር ሰንብቱ።

0: የት ይደርሳል የተባለው ፓቶ የልጅነት ዘመኑን ሲያስታውስ ፈጣሪ ተሰጥቶ እንዳደለኝ ግልጽ ነው። እድሜ 10 አመት እስኪሞላ ሙሉ ሜዳ ላይ ተጫውቼ አላውቅም። ፉትሳል የበለጠ አስደሳች ነበር። በግል ትምህርት ቤት የስኮላርሺፕ እድል አግኝቼ በመማር ላይ ነበርኩ። አንድ ቀን ትምህርት ቤቱ ባዘጋጀው ውድድር ላይ ተሳተፉ። የኢንተርናሽናል መልማያ አባቴን ልጅህ 11 ለ11 በሆነ ጨዋታ ላይ እንዲሳተፍና እንዲሞክር የማድረግ ሐሳብ አለህ ብሎ ጠየቀው። አባቴ ልክ ብለሃል፣ ጥሩ ሐሳብ ነው አለ። በኢንተርናሽናል የሙከራ እድል አገኘው። ፓቶ ይቀጥላል። ስለ ልጅነት ፈተናው ያስታውሳል። በቂ ገንዘብም አልነበረንም አይደል? እናቴ ጀርባዋን ክፉኛ ያማት ስለነበረ ስራ መስራት አልቻለችም። ለታላቅ ወንድሜ ለእህቴና ለእኔ የሚያስፈልገንን ማሟላት በአባቴ ትከሻ ላይ ወደቀ። ቀኑን ሙሉ በመንገድ ስራ ላይ ተሰማርቶ ይውላል። የምንበላው አላጣንም። በግል ትምህርት ቤት ብንማርም መጽሐፍት እንኳን መግዛት አልቻልኩም። ፎቶኮፒ የተደረጉ መጽሐፍት ይዤ መሄድ ነበረብኝ። እውነቴን ነው፣ አባቴ የሚያሽከረክረው ትንሽ ድክም ያለ መኪና ነበረ። ወደ ግል ትምህርት ቤት በዚያ መኪና የሚመጣ አልነበረም። ከትምህርት ቤት መግቢያ በር አንድ ቅያስ ቀደም ብዬ እንዲያወርደኝ ጠይቀዋለሁ። ልጄ ለምን ብሎ ይጠይቀኛል። ጓደኞቼ በሙሉ እዚህ ጋር ናቸው እለዋለሁ። አንዳቸውም ግን እኮ አልነበሩም። በእግሬ ወደ በሩ እጓዛለሁ። አንድ ቀን አንዲት ቆንጆ ልጅ ስማ፣ በኩምቢ መኪና ነው የመጣው አይደል ብላ ሳቀችብኝ። ሲያናድድ
1: ፋዳ ስፖንዳ ስፕሌንዲዶ ፐር ፓቶ ፑንቲያሞ ላ ሮማ ፑንቲያሞ ዲሬቲ ኮን ፓቶ ፓቶ ሰ ነ ቫ ሱፐር አሜክሳይስ ፓቶ ፓቶ ፓቶ ፓቶ ጎል ጎል ጎል።
0: አባቴ መለኛ መሆን የግድ ያለበት አጋጣሚ ነበር። ትልቁ ቀን ደረሰ። በኢንተርናሲዮን ሙከራ ለማድረግ ተጓዝን። በህይወት ዘመን አንድ ጊዜ የሚገኝ እድል ነው። ከፓቶ ብራንኮ ወደ ፖርቶ አሌግሬ አመራን። ለዘጠኝ ሰዓታት ተጓዝን። ስንደርስ አባቴ አንድ ነገር ተገለጠለት። ደህና ሆቴል መከራየት እንደማይችል አወቀ። በኋላም ርካሽ ሆቴል አልጋ ይዘን አረፍን። ልጄ፣ አቅማችን የሚፈቅድልን ብቸኛ ቦታ ይሄ ነው አለኝ። አባቴ ችግር የለውም እንከራይ አልኩት። ምንም የማውቀው ነገር አልነበረም። ልጅ ስለነበርኩ የሆነውን ነገር መረዳት አልቻልኩም። ክፍላችን ትንሽ አልጋ እንደነበረ አስባለሁ። የሆነ ዕለት በውቡ ስቴዲየም ዙሪያ በእግራችን እየተንሸራሸርን ሳለ የክለቡ ዳይሬክተር አገኘን። እንዴ አንተ ልጅ እስካሁን እዚህ ምን ትሰራለህ? ልምምድ ጀምረዋል እኮ አለኝ። ሰዓቱ ተዘበራርቆብናል። ከሁሉ የከፋው ደግሞ የመጫወቻ ጫማዬን ባረፍንበት ሆቴል ጥዬ መውጣቴ ነው። አባቴ ሊያመጣልኝ እየበረረ ሲሮጥ ሄደ። ይዞት በመጣው ሻንጣ ውስጥ ምን ነበር? አንደኛው እግር የፕላስቲክ ጥርስ ነበረው፣ ሌላኛው ደግሞ የብረት። አባዬ እየቀለድክ ነው? በእነዚህ እንዴት ልጫወት እችላለሁ አልኩት። እንደ እድል ሆኖ ከተጫዋቾች ጋር የመጫወቻ ስምምነት የሚፈጽም የትጥቅ አምራች ሱቅ በስታዲየሙ ዙሪያ ነበረ። ጫማ አዋሰኝ፣ ገና አዲስ ያልተደረገ። እስኪ ልሞክረው አልኩኝ። ፈጣሪ ረድቶኝ ኢንተርናሲዮናል ተቀበለኝ። ፕሮፌሽናል ተጫዋች ሆናለሁ ብዬ ግን ፈጽሞ አላሰብኩም። መጫወት በመቻሌ ብቻ ደስተኛ ነበርኩ። ይህንን ታሪክ ምናልባትም ሰምታችሁት ይሆናል። አንድ ዓመት ቀደም ብሎ በመኪና ማቆሚያ ውስጥ ሰንሰለት ተልፎኝ በግራ እጄ ላይ ወደቅኩ። ፋሻ አብዝተው ጠቀለሉኝ። ከፊል ሰው ከፊል በድን ሆንኩ። የታሸገው ከተፈታልኝ በኋላ ከጓደኞቼ ጋር ሮጦ ካላመለጠ ከሶፋ ላይ ቀድሞ የተነሳ የሚመታበት ጨዋታ እንደተለመደው ተጫወትን። በድንገት በግራ እጄ ላይ እስከተቀመጥኩበት አጋጣሚ ድረስ አዝናኝ ነበር። ህመሙ ግን እጅግ ጥልቅና አጥንቴ ድረስ የዘለቀ ሆነ። ሐኪም ቤት ሄጄ